0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: እዚ ትሰምዖ ዘለኹም ብሞባይል ኦንላይንን ሬድዮን ዝመሓላለፍ SBS ትግርኛ እዩ።
2: ፈለማ ንጥንታውያን ወነንቲ ናይዚ ሎሚ መደብና ንመሓላልፈሉ ዘለና መሬት ኣፍልጦ ክንንፈቱ SBS ትግርኛ ንህዝብታት ውራንጅርን ዋይ ውራንግን ናይ ሃገረ ኩሊንን ዕልፋትን ህልዋትን ዓበይቲ ዓዲ የኽብርን ንጥንታውያን ወነንቲ ሎሚ ካብ ሰምዖ ዘለኹምን ኩሎም መሬታት ደቀባት ኣቦርጅንን ህዝብታት መጻቦ ተረስን ኣፍልጦ ይህብ። ጀነራል ስብሓት ኤፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ወጥሪ ትግራይ ብዘተ ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪቃን ምፅውዖም ኤርትራን ግብፅን ኣብ ወደብን መጓዓዝያ ባሕርን ስምምዕ ምኽታመንን ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ዶላር 10 ቢልዮን ብር ይቕሬታ በጀት ምሕታቱን ንሎሚ ንፅብፅቦም ዜናታት እዮም። ሰላም ከመይ ትኾኑ ዝኸበርኩም ሰማዕትና። ካብዚ ካብ ስቱድዮ SBS ሜልበርን ኣውስትራልያ ንሎሚ ሶኒ 18 ጉንቦት 2026 ዘዳለናዮ መደባት ሒዝና ቀሪብና ኣለና። ኣብ ናይዚ ዓመት ፈደራል ባጀት ምትዕራያት ኣብ ቀረፅ ኣባይቲ ኣብ መንጎ ካሃስዮም ዝኽእል ኣውስትራልያውያን መነመን እዮም። መንግስቲ ነቶም ምቅያራት ክውጥኖም እንከሎ ኣባይቲ ንምግዛእ ዝቐለለ ዝኾነሉ ኩነታት ንምምሕያሽን ንመንሰይ ወለዶ እቲ መወዳደሪ ዕዳጋ ማዕረ ክኸውንን ንምግባርን ይብል። ገለ ክኢላታት ግን ሃብቲ ከኸዕብቱ ንዝፍትኑን ናብ ዕዳጋ ኣባይቲ ንዝኣትውን ዘይተደልየ ሳዕቤናት ክህልዎም ይኽእል ይብሉ። ነዚ ዝምልከት ሓደ ትሕሶ ኣለና። ፕሬዚደንት ዩኤስ ዶናልድ ትራምፕ እቲ ዝዓበየ ዋዕላ ኢሉ ንኢድዎ ኣብ መላእቲ ብዓብዩ ናይ ክብሪ ዝነበረ ዋዕላ ሚዛን ሓይሊ ኣብ መንጎቶም ክልተ መራሕቲ ይቕየር ምህላው ዘርእዩ ገለ ምልክታት ነይሮም። ካብቲ ዋዕላ ዝተምሃርናዮም እንታይ እንታይ ነይሮም ዝብል ሓደ ትሕሶ ኣለና። ኣብ መወዳእታ ኸ ኣብ መጻብቦ ሆርሙዝ መራኸብ ሕቡራት መንግስታት ኣሜሪካ ንመራኸብ ነዳዲ ኢራን ኣብ ሓደጋ ኣብ ዘተዋሉ ዘለዋን ፕሬዚደንት ትራምፕ ፍጹም ለውጢ ኣብ ዝጸልበሉ ዘሎን ኣብ ቱሶን ኣሪዞና ዩኤስ ዝኾነ ነገር ከም ዘይተፈጥረ ክመስል ንሃገራዊት ጋንታ ኩዕሶ እግሪ ኢራን ኢዶም ዘርጊሖም ዝቕበልዋ ሰባት ኣለዉ ይሻባሸቡ እውን ኣለዉ። ቱሶን ትገብሮ ዘላ ምድላው እንታይ ይመስል ክንምልከቶ ኢና። ነዚ ሰዓት ምሳኹም ዘምሲ ኢብራሂም ዓልየ ሰናይ ምክትታል እናበልኩ ናብ ዜና ክዕልፈኩም። ቀንዲ ነጥብታት ዜና፣ ኣምባሳደር ኣውስትራልያ ኣብ ኔደርላንድስ ምስቶም ብሃንታ ቫይረስ ተጠቂዓ ካብ ዝነበረት መዛወሪት መርከብ ዝገዓዙ ኣውስትራልያውያን ተራኺቡ። ቀዳማይ ሚኒስትር እስራኤል ቤንያሚን ኔታንያሁ ምስ ፕሬዚደንት ዩኤስ ዶናልድ ትራምፕ ብቕልጡፍ ክዘራርብ መደብ ሒዘ ይብል። ኣብ ስኮትላንድ ኣብ መወዳእታ ግጥም ሰልቲክን ሃርትስን ደገፍቲ ንሜዳ ብምውራሮም ሕንፍሽፍሽ ተፈጢሩ። ዝርዝራት ዜና፣ ቀዳማይ ሚኒስትር እስራኤል ቤንያሚን ኔታንያሁ ምስ ፕሬዚደንት ዩኤስ ዶናልድ ትራምፕ ብቕልጡፍ ክዘራርብ መደብ ሒዘ ይብል። ሚስተር ኔታንያሁ ብዛዕባ ጉዕዞ ቻይና ሚስተር ትራምፕ ካብኡ ክሰምዕ ትፅቢት ከም ዝገብር ድሕሪ ምግላጽ ብዛዕባ ኢራን እውን ክዛተዩ ምዃኖም ኣሚቱ። እዚ ተወጢኑ ዘሎ ርክብ ዝመጽእ ዘሎ ጋዜጣ ኒውዮርክ ታይምስ ሰብ መዚ እስራኤልን ዩኤስን ኣብ ልዕሊ ኢራን መጥቃዕታት ክቕጽሉ ይዳለውለዉ ኢሉ ድሕሪ ምጽብጻብ እዩ። እቲ ፕሬዚደንት ዩኤስ ናብ ሎሚ ኣብ ዘውግሐ ነዚኦም ጸብጻባት ዘረጋግጽ ዝመስል ሓበሬታ ኣብቲ ማሕበራዊ መድረኹ ትሩት ሶሻል ለጢፉ ንኢራን እታ ቆጻሪት ሰዓት ትኸዶም እያ ዘላ እንተ ዝንቀሳቐሱ መሓሸ ወይ ድማ ዝተርፍ ነገር ኣይክህልዎምን እዩ ክብል ድማ ጽሒፉ። ቀዳማይ ሚኒስትር ኣንቶኒ ኣልባኔዚ ኣብ ናይ ደሴት ታዝሜንያ ወተሃደራዊ መደበር ዳውሲንግ ፖይንት ደረወንት ባራክስ ምብፃሕ ምብፍጻም እቲ ቦታ ክፍሊ ምክልኻል ዝነበረ ሓደስቲ ኣባይቲ ክህነጸሉ ክወሃብ ኢሉ። እቲ ፈደራል መንግስቲ ነቲ ሰሜን ካብ ሆባርት ዝርከብ ቦታ ከም ኣካል ናይ ሓደ ዓብዪ ምምላስ ንብረታት ሓይልታት ምክልኻል መዲብዎ ጸኒሕ እዩ። እቲ 31 ሄክታር ቦታ ንማሕበራውን ብዓቕሚ ዝኽፈሉን ክሳብ 1,000 ሓደስቲ ገዛውቲ ከካትት እዩ።
3: They're all in good health and relatively good spirits. They've obviously been subject to a pretty difficult period on that cruise ship, as all the passengers have been.
2: እዚ ድምፂ ምናልባት ናይ ካልኦት ሕሶ ናይ ክኸውን። እቲ ቀዳማይ ሚኒስትር ኣብ ዘስምዖ ዘረባ ነብሲ ወከፍ ንፅል ዶላር ካብዚኦም ፕሮጀክታት ዝተኣከበ ቀጥታ ናብ ምክልኻል ክድ ክኸይድ እዩ ሓደስቲ ንብረት ክቐርበልናን ንመጻኢ ዘድልየና ክሽፍነልናን እዩ። ሎሚ መንግስተይን መንግስቲ ሮክሊፍን ዝያዳ ኣባይቲ ክፉት ቦታን ትሕተ ቅርፂ ማሕበረሰብን ንምቕራብ ነቲ ቦታ ዳግማይ ከነምዓብሎን ክንቅይሮን ብሓባር ክንሰርሕ ተሰማሚዕና ምህላውና ክንገልጽ እንከለኹ ብሓጎስ እዩ። እቲ መስርሕ መምሕልላፍ ብውሕዱ 12 ዋርሕ ክወስድ እዩ። እዚ ከምዚ ኢሉ እንከሎ ኣብ ሲድኒ ተሓዚ ሕሳብ መንግስቲ ጂም ቻልመርስ ሰልፊ ተቃውሞ ዘቕረቦ እማመ ግብሪ ኣብ ዝመፁ 10 ዓመታት 1.4 ትሪልዮን ዝኸውን ዕዳ ክፈጥር ወይ ከምፅእ እዩ ይብል። ንሱ እቲ ብኣንገስ ሴለር ዝተዋህበ መልሲ በጀት ንሕፅረታት ባጀት ጠንቂ ዝኸውንን ንኣውስትራልያውያን ድማ 10ታት ቢልዮናት ዶላር ኣብ ወለድ ንዕዳታት ዘኽስሮምን እዩ ይብል።
4: Every single dollar that's raised from any of these projects will go straight back into defence to provide us with the assets and support that we need going forward. Today I'm very pleased that my government and the Rockcliffe government have agreed to work together to redevelop and transform this site to provide more housing, open space and community infrastructure.
5: The difference last week was between a Labor government cutting taxes 5 times, 3 different ways, $2,800 a year for the average worker versus Angus Taylor with his
2: unfunded uncosted. እቲ ፍልሊ ንጹር እዩ። ኣብ መንጎ እቲ ዝሓለፈ ሰሙን ሓደ ብመንግስቲ ዝቐረበ ሰልፊ ሌበር ሕድገታት ግብሪ 5+3 ዝተፈላለዩ ኣገባታት 2800 ኣብ ዓመት ንሓደ ተራ ሰራዕተኛ ዘውህብ ብሓደ ሸነኽ እዚ ኣንገስ ሴለር ዘቕረቦ ዘይተመወለ ክንደይ የውፅእ ዘይተፈልጠ ዘይሓላፍነታዊ መልሲ ወይ ኣማራፂ ባጀት በቲ ኻልእ ሸነኽ እሞ ኸኣ ንሰልፊ ዋን ኔሽን ዝኽልክል ወይ ክኽልክል ጥራይ ዝዓለመን ነቲ ባጀት ወይ እውን ነቲ ቁጠባ ዘየሕይልን እዩ። ዶክተር ቻልመርስ እቲ ዝጸንሐ ኩነታት ኣብ ኣባይቲ ሕጂ ተሰይሩሎ ሰልፊ ሌበር ድማ ክዕርዮ ክፍትን ከበቲ ውሳነታት ኣብቲ ባጀት ወሲዱሎ ይብል። ንሱ እቲ ሰልፎም ን75,000 ዝኾኑ ተኻረይቲ ስድራ ቤት ወነንቲ ኣባይቲ ስድራ ቤታት መታን ክኾኑ ኣብቲ ባጀት ቀሊል ክኸውን ክገብሮ ተተስፊሎ። ፖሊስ ኣብ ግዛት ቪክቶርያ ልዕሊ 30 ዓመት ይገብር ኣብ ሓደ ብብረት ዝተኻየደ ምዝራፍ ኣብ ከተማ ሜልበን ን3 ሰባት ዝተኮሰ ዕጡቕ ካሃድን ዳግማይ ከፊትዎ ኣሎ። ሓደ ሽጉጥ ኢድ ሒዙ ገጹ ዝተሸፈነ ዕጡቕ ሰብ ጉንበት 16994 ኣብ ሓደ ማእከል ዕዳጋ ካብ ከተማ ሲኔማ ኣታዊታት ካብ ዝርከብ ሲኔማ ኣታዊታት ገንዘብ ድሕሪ ምእካቦም ንኽልተ ሰራሕተኛታት ሓለዋ ኣርማጋርድ ተኽሲ ከፊትሎም። እቲ ዝሃድም ዝነበረ ዕጡቕ ድሕሪዩ ንሓደ ዝተኸተሎ ሓላፍ መንገዲ እውን ተኪስሉ። መርማሪ ፖሊስ ዲቴክቲቭ ኢንስፔክተር ኣዳም ቲሊ ሰንበት ከምዚ ገለጾ ፖሊስ ነዚ መርመራ ዳግማይ ዝኸፍቶ ዘሎ ሓድሽ ሓበሬታ ድሕሪ ምርካቡ እዩ። ነቲ ዕጡቕ ሰብ ፈልዩ ንምርካብ ሓገዝ ካብ ህዝቢ ክረክብ ምሕፅንታ ይቕርብ ኣሎ።
6: I can't go into the exact quantity of the amount of cash that was stolen on this.
2: ኣብቲ ፍጻመ ናብዚ ተሰርቀ ልክዕ መጠን ጥረ ገንዘብ ከኣቱ ይኮንኩን ብዙሕ ነይሩ። ሓደ ሰብ ናብ ገዝኡ ዓብዪ መጠን ዘለዎ ጥረ ገንዘብ ሒዙ ናብ ገዝኡ ክምለስ ከቢድ እዩ ክትገልጾ። ኣብ ርእሲኡ ከምዚ ዓይነት ፍጻመ ነቲ በደል ዝፈጸመ ወዲ ተባዕታይ ሰዓት 11:40 ቅድሚ ቐትሪ ኣብ ማእከል ዕዳጋ ቻድስተን ን3 ሰባት ክትኩሰሎም ዓብዪ ነገር እዩ። እንታይ ተፈጺሙ ክፈልጡ ዝኽእሉ ሰባት ኣብቲ ማሕበረሰብ ይህልው እዮም። ምዚ ዝተኣሳሰር ሓበሬታ ዝህልዎም ምስቲ በደል ዝፈጸመ ምትእስሳር ዘለዎም ሰባት ይህልው እዮም። ፕሬዚደንት ትራምፕ ኣብ መቕጻልቶም ናይ መጻኢ ውዕላት ኣጽዋር ኣይወሰንኩን ኢሉ ድሕሪ ምዝራቡ ታይዋን ንቕጻልነት መሸጣቶም መሳርሒታት ኲናት ብሕቡራት መንግስታት ኣሜሪካ ተኸላኺላትሉ። ሚስተር ትራምፕ ነዚ ርእይቱ ዝሃበ ድሕሪ ዝርርብ ምስ ፕሬዚደንት ቻይና ሺ ጂንፒንግ ኣብ ቤጂንግ እዩ። ቻይና ንታይዋን ናተያ ትብላ ኣብ ከባቢታ ደሴት ድማ ወታደራዊ ንጥፈታታ ኣዛይዳቶም ኣላ። ዩናይትድ ስቴትስ ኣብ ትሕቲ ዓንቀጽ ሕጊ ታይዋን ሪሌሽንስ ኣክት እታ ዝዓበየት ደጋፊት ታይዋን ኮይና ጸኒሓላ። ኣፈኛ ፕሬዚደንት ታይዋን ካረን ክዎ ቤጂንግ ቀንዲ ምንጪ ዘይምርግጋእ ኣብቲ ዞባ እያ ትብል።
7: We thank President Trump for his continued support.
2: ካብ ቀዳማይ እብረ ስልጣኑ ኣትሒዙ ንደገፉ ኣብ ጸጥታ ወሽመት ታይዋን ንፕሬዚደንት ትራምፕ ነመስግኖ። ነቲ ኣቓልቦ ናይ ደገ ስሒቡ ዘሎ ጉዳይ መሸጣታት ኣጽዋር ንዝምልከት ግን ቻይና ወታደራዊ ስጋታት ተጋድዶ ምዃና ብኩሉ ፍሉጥ እዩ። እዚ ጥራዩ ኣብቲ መጻቦ ታይዋንን ዞባ ኢንዶ ፓሲፊክን ምንጪ ዘይመርድዳ መጥቃዕቲ ድሮን ኣብ ልዕሊ ሓደ ኒክሌራዊ መምንጨዊ ፀዓት ኣብ ሕቡራት ኢማራት ዓረብ ተፈጺሙ ባርዕ ሃዊ ክፈጥር እንከሎ ንፅገት ጨረር ግን ኣይተኸሰተን። ስዑድ ዓረብ ካብ ዒራቅ ዝተፈነዋ ሰለስተ ድሮናት ሃሪመ ኣውዲቐየን ትብል ሕቡራት ኢማራት ዓረብ ድማ

0: SBS Audio is supported by advertising.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ኣብዜናታት ስፖርትኻ ተወሳኺ ግዜ ተዋሂብዎም 8 ደቂቕ ምስ ተጻወቱ ደገፍቲ ስኮትላንዳዊት ጋንታ ሰልቲክ ንሜዳ ሰልቲክ ፓርክ ምስ ወረርዎ ናይ መወዳእታ ህሞታት ግጥም ሰልቲክ ኣንጻር ሃርትስ ናብ ሕንፍሽፍሽ ኣትዮም ሰልቲክ ንጽዋዕ ስኮትሽ ፕሪምየር ሊግ ኣብ ሞት ሰዓታት ናይዚ ወቕቲ ዝሓለፈ ቐዳም ካብ ኢድ ሃርትስ መንዚዖም ወሲዶማ ክልተ ሽቶታት ግጥም ኣብ ምዝዛሙ ኣመዝጊቦም ነታ ካብ ግላስጎው ዝኾነት ጋንታ 3-1 ክትዕወትን ኣብ ዝሓለፉ 15 ዓመታት መበል 14 ጽዋዓ ክትወስድን ገይሮም ኣለዉ ደገፍቲ ሰልቲክ ናይ መወዳእታ ፋጻ ቅድሚ ምንፋሓ ንሜዳ ወሪዶም ንተጻዋትታ ካብ ከተማ ኤድምራ ዝኾነት መጋጥምታ ድማ ኣጥቂዖሞምን ኣጋፊዖሞምን ተባሂሉ ተጸብጺቡሎ ኣባላት ኣባል ሃገራዊት ጋንታ ኣውስትራልያ ሶካርስ ክኸውን ተስፋ ዘለዎ ካም ደቭሊንን ደቂ ጋንቱኡ ኣብ ጋንታ ሃርትስን ካብቲ ሜዳ ብቕልጥፍ ክወፁን ናብቲ ገለርያ ክውሰዱን ተገይሩ ካብቲ ስታድየም ድማ ዕጥቆም ከይቀየሩ ክወፁ ተገዲዶም እቲ ኩነታት ዘሕፍር መዓልቲ ንኩዕሶ እግሪ ስኮትላንድ ተባሂሉ ክስየም እንከሎ ደገፍቲ ሰልቲክ ግን ቅሩብ እውን እንተኾነ ዝተሰከፉ ኣይመስልን እዚ በቃ እቲ ዝበለፀ መዛዘሚ እዩ ካብ ነዊሕ ክንፅበዮ ዝጸናሕናዩ ክንደይ ዝኸፍእ ወቕቲ እዩ ነይሩ ኣብ ፕሪምየር ሊግ ዌስትሃም 14 ዓመታት ኣብ ፕሪምየር ሊግ ዓዲ እንግሊዝ ዝጸንሐትሉ እዋን ዳርጋ ዘብቅዐ ይመስል እዛ ካብ ለንደን ዝኾነት ጋንታ ሰንበት ብኒውካስትል 3-1 ተሳዒራ ኣብ ዞና ምምላስ ታሕተዋይ ዲቪዥን ሬሊጌሽን ዞን ክትጸንሕ ተገዲዳኣላ ናይ መወዳእታ ግጥማ ዝመጽእ ሰንበት ኣብ ኦሎምፒክ ስታድየም ሜዳ ኣንጻር ሊድስ ዩናይትድ ክትገጥም እያ ዌስትሃም ሶሉስ ቶተንሃም ንቸልሲ እንተስዒራታ ምውራዳ ርጉፅ ክኸውን እዩ ኣቐዲሙ ሓለቓ ጋንታ ማንቸስተር ዩናይትድ ፖርቱጋላዊ ብሩኖ ፈርናንደስ ማዕረ ክብሮ ወሰን ዝኾነ 20 ሓገዛት ንሽቶታት ወይ ኣሲስትስ ድሕሪ ምሃቡ ዩናይትድ ንኖቲንግሃም ፎረስት 3-2 ክትስዕራ ሓጊዙ ማንቸስተር ኣንጻር ብራይተን ኣብ ዝህልዋ ናይ መወዳእታ ግጥም ነቲ ክብሮ ወሰን ናይ በይኑ ክገብሮ ዕድል ክህልዎ እዩ ሎሚ ሓደ ናይ ኣውስትራልያ ዶላር 71.28 ሳንቲም ኣሜሪካን ዶላር 53.53 ሳንቲም ፓውንድን 61.35 ሳንቲም ዩሮን ይሽረፍ ናይ ሎሚ ትንቢት ኩነታት ኣየር ምስ ንምልከት ድማ ፐርዝ ብኸፊል ደባን ክኸውን ዝለዕለ 23 ዲግሪ ሴንቲግሬድ ኣደላይድ ሓደ ወይ 2 ግዜ ክኻፍ እዩ ዝለዕለ 19 ሜልበርን ካፋታት ክህልው እዮም ዝለዕለ 17 ካምቤራ ሓደ ወይ 2 ግዜ ክኻፍ እዩ ዝለዕለ 17 ሲድኒ ብኸፊል ደባን ዝለዕለ 23 ብሪዝበን ካፋታት ክህልው እዮም ዝለዕለ 23 ኣስመራ ብሩህ ፀሓይ ክኸውን ዝለዕለ 28 ኣዲስ ኣበባ ብኸፊል ብሩህ ፀሓይ ዝለዕለ 27 መቐለ ድማ ደባን ክኸውን እዩ ዝለዕለ 28 እዚ ካብ ከተማ ሜልበርን ኣውስትራልያ ዝፍኖ ሬድዮ ስቤስ መደብ ትግርኛ እዩ ዜና ኣብዚ ተፈጺሙሎ ብዝተረፉ መደባትና ምሳና ክትጸንሑ ደጊመ ይዕድም

0: Ho. sbs.com.au/audio.
1: ኣብ ናይዚ ዓመት ፈደራል ባጀት ኣብቶም ምትዕርርያት ንቐረፅ ኣባይቲ ኣብ መንጎ ክቕርቀሩ ወይ ክህሰዩ ዝኽእሉ ኣዮኖት ኣውስትራልያውያን እዮም። መንግስቲ ለውጥታት ኣብ ኔጌቲቭ ጊሪንግን ካፒታል ጌንስ ታክስን ኣባይቲ ንምግዛእ ዝቐለለ ዝኾነሉ ኩነታት ንምምሕያሽን ንመንሰይ ወለዶታት እቲ መወዳደሪ ዕዳጋ ማዕረ ክኸውን ንምግባርን ተባሂሎም ዝተወጠኑ እዮም ይብል። ገለ ክኢላታት ግን እዞም ምትዕርርያት ብተወሳኺ ነቶም ሃብቲ ከኸዕብቱ ዝፍትኑን ናብ ዕዳጋ ኣባይቲ ዝኣትውን ኣውስትራልያውያን ዘይተደልየ ወይ ከዓ ዘይተሓስቡ ሳዕቤናት ክህልዎም ይኽእል እዩ ብምባል የጠንቅቑ። ቁፅሮም እናዓበየ ዝኸይድ መንስያት ኣውስትራልያውያን ዋንነት ኣባይቲ ከረጋግፁ ድሮ ካብቲ ልሙድ ኣካይዶም ወፃኢ እዮም ዝሓስቡ ዘለዉ። ኣብ ካልኦት ግዛኣታት ዝርከቡ ክነብሩሎም መደብ ዘይብሎም ኣባይቲ ይገዝኡ፣ ኣብ ካልኦት ንብረታት እናዋፈሩ ድማ ነዚኦም የካርይዎም ወይ ድማ ተሕጃ ከዋህልሉ ምስ ቤተሰቦም ወይ ኣዝማዶም ይነብሩ። ገሊኦም ኣብ ፈደራል ባጀት 2026 ዝተገልጹ ምትዕርራያት ኣብ ኔጌቲቭ ጊሪንግን ካፒታል ጌንስ ታክስን ነቶም እናላዓሉ ዝኸዱ ዘለዉ ዋጋታት ኣብ ምዝሓሎም ክሕግዙ እዮም ኢሎም ተስፍዋት እንተኾኑ እኳ ካልኦት ውሑዳት ግን እዞም ሓደስቲ ፖሊሲታት ነቲ መንገዶም ናብቲ ዕዳጋ ክሓላልኾ ይኽእል እዩ ኢሎም ይፈርሑ። ወዲ 26 ዓመት ኣሌክሳንደር ክሊስደል ንመጻኢ ነፍሱ ከጣጥሓ ብምባል ብፃዕሪ ክሰርሕ ጸኒሑ። ምስድሩ እናነበረ ገለ ዝውህለልን ንወፍሪ ዝኸውንን ገንዘብ በይኑ እናቐመጠ።
2: I've diligently kind of worked from the age of kind of like 21 to 26.
1: ካብ 21 ክሳብ 26 ዕድመይ ዝኸውን ብትግሃት ሰሪሐ፣ መዓልታዊ ሰሪሐ፣ ኣቐሚጠን ኣውፊረን፣ ቅኑዕ ተግባር እየ ገይረ። ድሕሪኡ ናብ ከም ብርኪ ወይ ሼርን ወፍርታትን ኣትየ። ዝሓለፈ ዓመት ኣብ ሲድኒ መስርሕ ምግዛእ ሓደ ንወፍሪ ዝኸውን ኣባይቲ ጀሚሩ። ብመንገዲ ሓደ ኣማኻሪ ኣባይቲ ወይ ሞርጌጅ ብሮከር ቅድመ ምፅዳቕ ረኺቡ። ኣብ ውሽጢ ሰሙናት ድማ ኣብ ሓደ ጨረታ ወይ መሸጣ ኣባይቲ ክሳተፍ መደብ ኣለዎ። እንተኾነ ግን ኣብቲ ናይ ጉንበት ባጀት ዝተገልጹ ምትዕርራያት ኣብ ኔጌቲቭ ጊሪንግ ብቕፅበት ነቲ ናይ ምልቃሕ ሓይሉ ክቕንስዎ እዮም ይብል። ምስ ኣማኻሪኡ ድሕሪ ምዝርራቡ ድማ እቲ ኣባይቲ ዝሓሰቦ ድሕሪኡ ኣብቲ ክበፅሖ ወይ ዓቕሙ ዝኾነ ዋጋ ከም ዘይነበረ ርእዩ። ኔጌቲቭ ጊሪንግ ንኽሳራታት ኣብ ሓደ ዘውፍሮ ኣባይቲ ተጠቒሙ ነቲ ተቐራጺ ወይ ከዓ ግብሪ ዝኽፈሎ ኣታዊ ንምቕናስ ኩነተ ዓቕሚ ዋሕዚ ጥረ ገንዘብ ናይ ሓደ ኣውፋሪ ከመሓይሾ ይኽእል። እዚ እቶም ኣማኸርቲ ንምቕማር ልቓሓት እውን ክጸልዎ ይኽእል እዩ ዝብልዎ። ኣብ ትሕቲ እዚ ምትዕርራይ እዚ ረብሓ ድሕሪ ደጊም ንዝጸንሐ ወይ ከዓ ስሩሕ ኣባይቲ ዝገዝኡ ዓደግቲ ኣምልከቶምን እዩ፣ ግን ንሓደስቲ ዝተሃንጹ ኣባይቲ ፍቑድ ኮይኑ ክጸንሕ እዩ። ግብሪ ኣብ መኽሰባት ርእሰ ማል ወይ ካፒታል ጌንስ ታክስ እውን ካብ ሓምለ ዝመጽእ ዓመት ክቕየሩ እዮም። ኣብ ትሕቲ እቲ ቀደም ዝነበረ ኣሰራርሓ ሓደ ሰብ ንሓደ ዓመት ብውሕዱ ሒዞሞ ወይ ከዓ ወኒኖሞ ዝጸንሑ ሓደ ኣባይቲ ወይ ንብረት ምዝሸጡ እቲ ክኸፍልዎ ዝግብኦም ቀረጽ ኣብቲ 50% ዝኸሰብዎ ርእሰ ማል ወይ ካፒታል ጌን ጥራይ ይኸውን። እዚ ሓድሽ ኣሰራርሓ ነዚ ረብሓ ወይ ከዓ መኽሰብ ኣልዩ ወይ ኣልጊሱ ምስ ዝቕባበ ዝተኻኸል ኣሰራርሓ ኢንፍሌሽን ኢንደክስድ ሲስተም ከተኣታቱ እዩ። እንተኾነ ግን እቶም ዘለዉ ኣውፈርቲ ኣብ ትሕቲ እቲ ናይ ቀደም ኣሰራርሓ ድሮ ተዋህሊሉ ንዝጸንሐ መኽሰባት ግብሪ ክዕቅብዎ ወይ ክጥቀምሉ ክኽእሉ እዮም። እቲ ምቅያር ንኣባይቲ ጥራይ ዘይኮነ ንዅሎም ንብረታት ዝትንክፍ እዩ። ኣሌክሳንደር እቶም ምቅያራት ንሱ ኣበይ ቦታ ክገዝእ ዓቕሚ ክህልዎ ይኽእል ክጸልውዎ ወይ ክትንክፍዎ እዮም ይብል። እቲ ንስድራ ቤተይ ኣብ ሲድኒ ኒው ሳውት ዌልስ ከስፍሮም ሓደ ናይ ወፍሪ ኣባይቲ ናይ ምግዛእ ሕልመይ ምናልባት ድሕሪ ደጊም ኣይክኸውን እዩ። ኣሌክሳንደር ሕጂ ምልስ ኢሉ ዝያዳ ምስ ዓቕሙ ዝኸዱ ኣማራጺታት ኣብ ካልኦት ግዛኣታት ይሓስብ ኣሎ። ነቲ ናይ ብርኪ ወፍሩ ብዝምልከት ድማ ብምኽንያት ምስራዝ ምቕናስ ግብሪ ኣብ መኽሰባት ርእሰ ማል ወይ ካፒታል ጌንስ ታክስ ዲስካውንት እቲ ዕዳጋ ተቐይሩ እዩ ይብል። እቶም ዓበይቲ ወለዶ ረብሓታት መኽሰባት ርእሰ ማል ኔጌቲቭ ጊሪንግን ነይርዎም እዩ። ንዑ ተጠቒሞም እዮም ድማ ሃብቶም ካህንፁ ዝኽኣሉ። ናትና ምኽዕባት ወይ ምህናፅ ሃብቲ ግን ንመጻኢ እንታይ ክመስል እዩ? መን ይፈልጥ? ረንት ቨስቲንግ ኣብቲ መሳልል ኣባይቲ ክድይቡ ብምባል ኣብቶም ዝያደ ዓቕሞም ዝኾኑ ዕዳጋታት ኣባይቲ ብምግዛእ ንሶም ግን ተኻርዮም ክነብሩ ንዝመረፁ ሰባት ዝወሃብ ስም እዩ። ኒኮላ ፓወል ሓላፊት ምርምርን ቁጠባን ኣብ ትካል ዶሜይን እቶም ምትዕርራያት ኣብ ግብሪ ነቶም ሃብቲ ከኻዕብቱ ወይ ከሃንፁ ዝፍትኑ ረንት ቨስተርስን ካልኦት መንስያትን ናይ መጻኢ ረኣዮም ቀይርዎ እዩ ትብል።
0: We've seen the younger generation take different
1: ነቲ መንሰይ ወለዶ ሃብቲ ንኸሃንፅ ወይ ከኻዕብትን ናብ ዕዳጋ ኣባይቲ ከኣቱን ዝተፈለየ መንገዲ ክወስድ ርኢናዮ ኣለና። እዞም ዝተፈልዩ መንገድታት ድማ ረንት ቨስቲንግ እዮም። ካብቲ ልዑል መጠን ዋጋ ኣብ ገለ ካብቶም ቀንዲ ዋና ከተማታትና ዝተፈጥሩን መንስያት ወለዶ ድማ ናብ ዋንነት ኣባይቲ ዝወስድዎም መንገድታት ንምህናፅ ብምፍታሕኖምን እዩ። እንተኾነ ግን እዚ ብተወሳኺ ምውሳኽ ኣብ ኢኤፍቲኤስ ዘውፍሩ ሰባት እውን ርእዩ ኣሎ። ከምቲ ዝጠቐስካዮ ኣብ ብርክታት ሃብቶም መታንክዕብ እዩ ነታ ቀዳመይቲ ኣባይቲ ንምግዛእ ትሕጃ መታን ክረኽቡ። ኣብ መወዳቱ ንዕኦም ሕጂ ከምኡ ክገብሩ ዝኸበደ ክኸውን እዩ። ምኽንያቱ እቶም ምቅያራት ኣብ ሲጂቲ ኣብ ካፒታል ጌንስ ታክስ ንኹሉ ነገር ስለ ዝጸልዎ። እንተኾነ ግን ቲም ሎውለስ ዋና ኣካያዲ መጽናዕቲ ክፍሊ ኮታሊቲስ ኤስያ ፓሲፊክ ኣሃዛት ለቓሕ ዘመልክትዎ ረንት ቨስቲንግ ብተዛማዲ ውሑዳት ጥራይ ዝጥቀምሉ ስትራቴጂ ወይ ሜላ ኮይኑ ከም ዘሎ ይብል። ገለ ኣሃዛት ኣለው ኣብዚ ካብ ኤቢኤስ ኣብ ረርብዒ ዓመት ዘውፅዎም ንለቕሓት ዝምልከቱ ኣሃዛት ናቱ ክፋል ኣሃዛት እውን ኣሎ ናይ ፈለማ ወይ ቀዳማይ ኣባይቶም ዝገዙ ሰባት ከም ኣውፈርቲ ዘመልክት ከባቢ 5.6 ጥራዮም ካብ ኩሎም ቀዳማይ ኣባይቶም ዝገዙ ንዘይነብሩሉ ኣባይቲ ኢሎም ዝደልይዎ ለቓሕ ዝወስዱ። ኣብ ሓደ ኣወንታዊ ዜና ንሸመቲ ናይ ፈለማ ኣባይቲ ፓወል እዞም ምትዕርራያት ቀረጽ ኣብ ስራሓት ኣባይቲ ንዝህሉ ውድድር ካብ ኣውፈርቲ ክቕንስዎ ይኽእሉ እዮም፣ ንመነስያት ድማ ናብቲ ዕዳጋ ካኣት ቀሊል ይገብሮ ትብል። እንተኾነ ግን ንሳ እዚ ዋጋ ንተኻረይቲ ከጋድዶ ይኽእል እዩ ክትብል ትውስኽ። ንሕና ምናልባት መንዩ እቲ ወናኒ ዝኸውን ወይ ዝውንን ክቕየር ክጅምር ክንርዮ ኢና። ልዑል ተሳትፎ ካብ ሸመቲ ወይ ከዓ ናይ ፈለማ ኣባይቶም ዝገዝኡ ክንርዩ ኢና። እንተኾነ ግን ኣብቲ ዕዳጋ ገዛ ኽራይ ዝተረፉ ክስምዖም እዩ። እዚኦም ድማ እቶም ዕድላት ምግዛእ ኣባይቲ ዘይተፈጥረሎም ትሑት ኣታዊ ዘለዎም ስድራ ቤታት ክኾኑ እዮም። ሓደስቲ ኣተውቲ ናብቲ ቦታታት ክራይ ካብ ናይ ስድራ ቤቶም ኣባይቲ ዝወፁ ዘለዉ ድዮም ወይስ ናይ ባዕሎም መንገዲ ዝፀርጉ ዘለዉ ወይ ድማ ሓደስቲ መጻእቲ ናብ ኣውስትራልያ ክኾኑ ይኽእሉ። ስለዚ ኣነ እቲ ግድል ኣብዚ እዩ ዘሎ። ተሕጃ ከዋህልሉ ዝፍትኑ ዘለዉ ተኻረይቲ ኣብ ትሕቲ እዚ ፀቕጢ ልዑላት ክራያት ብዓብዪ መጠን ክህሰዩ ወይ ክብድ እዮም። ትንበያ ወይ ከዓ ሞዴሊን መንግስቲ ዘመልክቶ እዞም ለውጥታት ኣብ ግብሪ ንዕቤት ዋጋታት ኣባይቲ ብኸባቢ 200 ዓመታዊ ከዝሕልዎ ምዃኖም እዩ። ነቶም ብብዝሒ ዝረኣዩ ክራያት ሚድያን ረንት ድማ ብ$2 ኣብ ሰሙን ጥራይ ይውስኾም። እንተኾነ ግን ፓወል እዚ ዝለዓለ ጽልዋ ክህልዎ ምዃን እያ ትግምት። ከም ሓደ ኣብነት ድማ ናብ ኒውዚላንድ ተመልክት። እቲ መንግስቶም ኣብ 2021 ንኣውፈርቲ ኣብ መንበሪ ኣባይቲ ዝቑረጽሎም ግብርታት ብዓብዪ መጠን ዝቐነሱ ምትዕርራያት ወይ ለውጥታታታት እዩ። እቲ ፖሊሲ ግን ድሕሪ ምቕያር መንግስቲ ተቐልቢሱ ወይ ተኣልዩ። ከም ውፅኢቱ ዋጋታት ገዛ ኽራይ ብዓብዪ መጠን ወሰኻርዮም። ከም ሳዕብኑ ድማ ነቶም ዝገበርዎም ለውጥታት መሊሶሞምን ኔጌቲቭ ጊሪንግ ዳግማይ ኣተኣታትዮምን። ስለዚ ኣነ እቲ ጽልዋ ኣብ ልዕሊ መጠናት ክራይ ዓብዪ ክኸውን ምዃኑ ክሕብረና ዝኽእል ነዊሕ ከይከድና ክንመሃረሎም ንኽእል ኣስተምህሮታት ዘለዉ ይመስለኒ። መንግስቲ ድማ በዚ ልክዕ ክህሉ ተስፋ ገብር። ኣብቲ $2 ኣብ ሰሙን ጥራይ ዘለዎ ግን ኣነ ጽልዋታት ኣብ ልዕሊ ክራያት ካብዚ ንላዕሊ ኣዝዮም ዝለዓሉ ክኾኑ ምዃኖም ይግምት። ነይት ፔድሮቲ ወዲ 29 ዓመት ኣባይቲ ክውንን ብምባል እናዋሃለለ ምስ ሕፂቱ ኣብ ሜልበን ተኻርዩ ዝነብር ዘሎ እዩ። ተኽእሎታት ምውሳኽ ኣብ ገዛ ኽራይ ኣለው ኢሉ እንተኣመነ እኳ በቶም መንግስቲ ኣብቲ ባጀት ዝወሰዶም ስጉምትታት ግን ተተባቢዕ እዩ። ኣብ መንጎ ከማይ ዝኣመሰሉ ሰባት ናብቲ ዕዳጋ ክኣትዉ ዝፍትኑ ዘለውን እቶም ምናልባት ሳልሳይ ራብዓይ ወይ ሓምሻይ ኣባይቶም ዝገዝኡን ነቲ መዋዳደሪ ቦታ ቁሩብ ማዕረ ክኸውን ይገብሮ። ንሱ ንምርግጋእ ክፍሊታት ገዛ ኸራይ ኣብ ዝምልከት እቲ ግዛታዊ መንግስቲ ዝያዳ ሓላፍነት ክወስድ ተስፋ ይገብር። ኣካሬትን ወነንትን ክንደይ ክውስኹ ይኽእሉ ደረት ምግባር ንሸመቲ ናይ ፈለማ ኣባይቶም እዞም ለውጥታት ውድድራት ንስራሓት ኣባይቲ ክቕንስዎ ይኽእሉ እዮም። እንተኾነ ግን ንሓደስቲ ኣባይቲ ረብሓታት ኔጌቲቭ ጊሪንግ ወይ ኔጌቲቭ ጊሪንግ ቤነፊትስ ምስ ምህላው እዚ ነቶም ኣውፈርቲ ናብቶም ዕዳጋታት ክውሕዙ ወይ ክግዕዙ ክገብር ይኽእል እዩ። ስለዚ እቶም ለውጥታት ባጀት ፀቕጢ ኣብ ልዕሊ እቶም ፈለሞም ኣባይቲ ዝገዙ ሰባት ንታሕቲ ክወርድ ተባሂሉ እንተተወጠነ እኳ ለውለስ ምስ ዝያዳ ኣውፈርቲ ሕጂ ክወዳደሩሎም ዝግደድሎም ዘለዉ ቦታታት ዝኾኑ ሓደስቲ ኣባይቲ ኣብቶም ውፅእ ዝበሉ መንበሪ ከባቢታት ከተማታት ምፍሕፋሕ ዝፍጠረሎም ቦታታት ክኾኑ ይኽእሉ እዮም ትብል። ንኸም በዓል ኣሌክሳንደር ዝኣመሰሉ ወነንቲ ኣባይቲ ክኾኑ ድሌት ዘለዎም እቲ መጻኢ እንታይ ሒዙሎም ኣሎ ክትንቢ ብጣዕሚ ከቢድ እዩ። ከምዝመስለኒ ሕጂ ንዓይ ኣብ ዝመፁ ሒደ ተዋርሕ ናይ ወፍሪ ኣባይቲ ክገዝእ ድየ። ምናልባት ኣይመስለንን እቲ ዝበለፀ ስጉምቲ ንዓይ ሕጂ ህድእ ወይ ከዓ ምልስ ክብል እሞ እቲ ዕዳጋ ከመይ ዝተዓራረሎ ክርኢ እቲ ሓድሽ ቦርድ እንታይ ይመስል ምምልካትን ካብኡ ምብጋስን እዩ። ክቡራት ሰማዕትና ጀነራል ስብሓተ ፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ወጥሪ ትግራይ ብዘተ ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪካን ምፅውዖም ኤርትራን ግብፅን ኣብ ወደብን መጓዓዝያ ባሕርን ስምምዕ ምኽታመንን ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ብር በጀት ምሕታቱን ንሎሚ ንፅብፅቦም ዜናታት እዮም ናብኡ ናብ ዝርዝሮም ከስግረኩም እየ።
3: ሰላም ጥዕና ሃበልና ከመይ ቀኒኹም ክቡራት ተኸታተልቲ ኤስቢኤስ ትግርኛ ንሰዓት ተዳለዉ ዜናታት እንሆ ፍለማረስታቶም ከነቐድም። ኤርትራዊ ጀነራል ስብሓት ኤፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ተሓቢሩ። ወጥሪ ትግራይ ብድርድር ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪካን ፀዊዖም ኤርትራን ግብፅን ኣብ ወደብን ናይ ባሕሪ ትራንስፖርትን ስምምዕ ከቲመን ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ብር በጀት ከም ዝሓተተ ተሓቢሩ ዝብሉ ንሰዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም። ኤርትራዊ ጀነራል ስብሓት ኤፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ተሓቢሩ። ንነዊሕ እዋን ካብ ዓይኒ ህዝቢ ተኸዊሉ ዝፀንሐ ኤርትራዊ ጀነራል ስብሓት ኤፍሬም ተመሊሱ ተባሂሉ ኣሎ። እቲ ጀነራል ድሕሪ ነዊሕ እዋን ሕማም ሕጂ ሙሉእ ብምሉእ ሓውዩ ኣብ ፅቡቅ ኩነታት ጥዕና ይርከብ ክብሉ ናይ ኣስመራ ምንጭታት ገሊፆም ኣለዉ። ወጥሪ ትግራይ ብልዝብን ብሰላምን ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪካን ፀዊዖም። ሕብረት ኣፍሪካን ውድብ ሕቡራት ሃገራትን ኣብ መንጎ መንግስቲ ኢትዮጵያን ፖለቲካዊ መራሕቲ ትግራይን ዝረአ ዘሎ ዘይምርዳእ ከም ዘሻቀሎም ብምግላፅ ክልቲኦም ወገናት ፍልልዮም ብሰላማዊ መገዲ ንምፍታሕ ኣብ ስምምዕ ፕሪቶርያ ዝተቐመጡ መሰረታዊ ስምምዕ ክጥቀሙ ፅኑዕ መተሓሳስቢ ኣመሓላሊፎም ኣለው። እዚ ፀውዒ ዝቐረበ ኣቦ ወንበር ኮሚሽን ሕብረት ኣፍሪካ መሓመድ ዓሊ ዮስፍን ናይ ስራሕ ዘመኑ ዘጠቓለል ዘለዋና ፀሓፍ ውድብ ሕቡራት ሃገራት ኣንቶኒዮ ጉተሬዝን ኣብ ኣዲስ ኣበባ ብዘካየድዎ መበል 10ይ ኣህበራዊ ዓመታዊ ጉባኤ እዩ። ክልቲኦ መራሕቲ ድሕሪቲ ኣኸባብ ዘውፅዎ መግለፂ ኣብ ትግራይ ዳግማይ ዘንፀላሉ ዘሎ ወጥሪ ናብ ዝሸቐል ብርኪ ከም ዝበፅሐ መልኪቶም መብሪ ሂቦም ኣለው። ኣብዚ ጉዳይ ቅርኒ ኣፍሪካ ድሂቦም መግለፂ ዝሃቡ ሃገራት ኣንቶኒዮ ጉተሬዝን ኣቦ ወንበር ኮሚሽን ሕብረት ኣፍሪካ መሓመድ ዓሊ ዮሲፍን እቲ ብምሕዳር 2022 ዝተፈረመ ውዕል ፕሪቶርያ ሙሉእ ብምሉእ ክትግበር ከም ዘለዎ ኣስሚሮም ኣለው። ብተወሳኺ ብሰንኪ ውዕል ፕሪቶርያ ዘይምፍፃሙ ኣብ መንጎ ሃገራት ዞባ ምብራቅ ኣፍሪካ ዝርአ ዘሎ ዘይምርዳእ መሸቀሎም ብምግላፅ ክልቲኦም ወገናት ሕብረት ኣፍሪካን ውድብ ሕቡራት ሃገራትን ዓለም ለኻዊ ትካላት ቅልውላዊ ቅድሚ ምኽሳቶም ብውህደት ንምክልኻል ዘካይድዎ ፃዕሪ ንምሕያል ተሰማሚዖም ነቲ ንክልተ ዓመት ዝቐፀለ ኣዕናዊ ኩናት ዘብቅዐ ስምምዕ ፕሪቶርያ ፈረምቲ ዝኾኑ ወገናት ርክቦም ኣብዝሓለፉ ክልተ ዓመታት ብከቢድ እናተበላሸቦ ምምፅ እውን ኣዘኻኺሮም ኣለው። እናገደደ ዝኸይድ ዘሎ ውጥረትን ዘይምርዳእን ንማሕበረሰብ ዓለም ዳግማይ ኣብ ስጋኣት ኣውዲኦ ይርከብ ክብሉ እውን ኣጠንቂቦም ኣለው። ኤርትራን ግብፅን ኣብ ወደብን ናይ ባሕሪ ትራንስፖርትን ስምምዕ ከቲመን። ኤርትራን ግብፅን ኣብ ኣስመራ ሓበራዊ መስመራ መራኸብን ምምዕባልን ምትእሳር ወደባት ኣብ ቀይሕ ባሕርን ንምሕያል وقعوا اسم متحبار مقعزيا بحري كم سفرما مع كناز دينا كلتين هجرات قليسان اللوا اتمفرران برزدن سياسة فوركي عبستر خبلو مقبلي اقايش دن دني تخايدو سممع بمنسر مقعزيا مرخبتات ايرترا برحانة تصفات اللسن منسر ترانسبورت قبسي ليتنا الجنرال كاميل الوزير نستخدمايو زد ما قال نايتي منسر قداو تصاي قبسي بدر عبدالعاتي نبس مراز تقعزنا كايد سرحة بزلاتات مقعزيا ساعتن ادنان سرح كوبانياتات ون وانا كايد سرح زد تغالي للعلويلو قبسي زكايدو راتيو اما فارق زحلفة ميازيا اب قبس مبزح زكايد حلافي كتوا قداتي قرف حق واسكبره وزمرحو الاخ ايرترا مس قبس اويا منسرات وصعي وفري نقلن اندسترن مقعزيا الكتريك سيتن ساعتن حرشان مريتن كمون حلفت تكالات بانكن مرهانيتن ترخيبو كم تزرار بالزكاريو نسر عبد الفاتح عبد المس بريزيدنت شيا سافور كبز نبرو زررب كايرو لعلاونتن غزاطاوي حدنتن ايرترا زلو ادغف دغي مرغاغيزلو بريزيدنت شيا سافور كبوغن ايرترا مس كوبانياتات غبسي ابسلات حصاعه مقعزيان ادنان حبراو المعاطا بروجكت تاكسر حدلوت مخانا غليزلو كرتيو منسرات غدياتو صاون دبينم زررب كم زكايد وست زرخبا حبريتا عمل كيتلو منسر غداو صا ايرترا عثمان صالح اب قرن افريكا تهواس زواو معباله زبلو او قمت بمتاو اتعدت ترغوم زلو مخانو انصيرلو بورد مرصا ايتيوبيا توسخي 10 بليون بر بجت حديتو بورد مرصا ايتيوبيا كل تسومن نزترف حفشاو مرصا زخون توسخي 10 بليون بر بجت كم زحاتته تسمعلو ات بورد نز توسخ بجت زحاتته قدم حيدت معلتات نقوام كوميتي تلمي بجتن فاينانسن بايتوكل تز بي ايتيوبيا صبصاب ابزقربلو مخانو غازيطا ريبورتر صبصيولو ازي نايت توسخ بجت حتو تقبلن ترخيبو طلالا بجت نايت بورد ناب 10 بليون بر كبكب المخان تحبير الله ات بورد توسخ بجت زحاتته لو مخنيات ابغله كبابطات ايتيوبيا بسنكص اغمات صتا وزيت مرصا كل عالو زخول بجتاتن حدغاتاتن سلازلو اتناي جنبوت مرصا كيكايدي خلي كبل سغات كمزلو بملكات نزي نمحلاف كمزخونه اي وتصبصاب عملك تزلو ات بورد صبصاب ابزقربلو نايت قوامي كوميتي اخيوا ولقاو مرخو حفاش كيركبا تخلكلن كمزنبراون اب صبصاب تتغيسلو
4: Starting a new life in Australia isn't easy.
5: A lot of companies have rejected me.
6: Sometimes I feel like, oh, I'm gonna quit, I've give up.
4: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
7: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
8: Your program will resume shortly.
9: sbs.com.au/tigrinya ab online watru tbatxwa marbab habreta ykhun. Wana wzenatat zabatatin mazanagitatin ab sbs.com.au/tigrinya rkhabu. SBS tigrinya msma agibkum ulodo? Ab Facebook na atihum etzirrib katselwo. Hasabkum akafulun like gbarunan. SBS Tigrinya on Facebook.
1: أملاتي بعبيو ناي كبروا على زنبرة ميزان حيلي أمونغو تمكلة مرحتي يغير مهلاو زريو قلم ملكتات نيروم President United States Donald Trump زعبه وعلايلو نيدوه أبكون النتقن اتناي تحتي 40 شمونتن بالليج زبازحو ساعتات اب جاينا حيدات وطيطات رايوم امتيوم زقانا وطيط كهلو زنبورو تطبيطات كل جزي تحوطات يمني روم انتقونا جن اب تي لعول اقداسنا زنبورو وعلا زرانايو نزم دنا يهش جاينا نزمت اوارحن عمتاتن كغورتو يو كابتوم اب اوزي تمهارنا منبار ازم سعبو يركبوهم جاينا نسومونات ابزو على تايوان اتازل عالت قدام نتاخد كون مخانا كتنفت تاني حيا كونتا تتادسيت كل جزي مقاج او نتبي امونغو منقسات يويسن چاينان مسكون يوم چاينان تايوان ኣብ መወዳእቱ ኣብ ትሕቲ ቁፅፅር ክትኣቱ ዝኾነት ኣብዚ እዋን በዕላት መሓደር ክፍሊ ሃገር ወይ ዞባ እያ እያ ትብል። ሕቡራት መንግስታት ኣሜሪካ ድማ ነቲ ቻይና ትብሎ ከይከውን ንምክልኻል ካብ ነዊሓት ሒዛ እታ ብንፅል ዝለዓለት ኣቕራቢት መሳርሒታት ኩናት ንታይዋን ኮይና ጸኒሓ እያ። ኣብዚ ሰሙን እዚ ግን ነዚ ፕሬዚደንት ቻይና ሺ ጂንፒንግ ሓደ ስጉምቲ ኪንዩ ወሲድዎ። ካብ ሕጂ ንድሓር እቲ ዝለዓለ ኣገዳሲ ረቑሒ ኣብ ዝምድና ዩኤስ ቻይና እቲ ከመይ ጌይራ ዩኤስ ምስ ታይዋን ትራኸብ ወይ ነቲ ዝምድና ትሕዞ ዝብል እዩ ክብል ብግልፅን ብንፅርን ገሊጹ። ሕቶ ታይዋን እቲ ኣዝዩ ኣገዳሲ ጉዳይ ኣብ ዝምድና ቻይና ዩኤስ እዩ ክብል ሺ ንትራምፕ ነጊርዎ ብመሰረት ሓደ ጽሑፍ ሚኒስትሪ ጉዳያት ወፃኢ ቻይና። ብግቡእ እንተተታሒዙ እቲ ክልታዊ ዝምድና ሓፈሻዊ ምርግጋእ ክህልዎ እዩ። ብሕማቕ እንተተታሒዙ ግን ክልትኤን ሃገራት ክጋጭዋ ወይ እውን ክዋጋየን ንመላእ ዝምድና ዩኤስ ቻይና ኣብ ሓደ ኣመና ሓደገኛ ኩነታት ክእትዎ እዩ። ድሒሩ ኣብቲ መዓልቲ ርድኢቱ ብዛዕባ እዚ ምስ ተዓተተ ትራምፕ ዋላ ሓደ ከይብል መሪፁ። ስቕታኡ ከም ሓደ ዓወትዩ ተረእዩ ኣብ ታይዋን። ካብ ጽሑፍ ወጻኢ ብምኻድ ከይተፈለጦ ንመርገጺ ዩኤስ ኣብታ ደሴት ከይቀይሮ ናብቲ ዋዕላ ክኸይድ እንከሎ እቲ ስጋኣት ወይ ፍርሒ ልዑል ነይሩ። እቶም ዘሰኒይዎ ሓለፍቲ ኣሜሪካ እውን ንዘረባታት ሺ ከናእሱ ተላይኾም። ክሳብ ሎምን ክሳብቲ ኣብዚ ሎሚ ዝነበረና ርክብን ፖሊሲ ዩኤስ ኣብ ጉዳይ ታይዋን ኣይተቐየረን ክብል ጸሓፊ ጉዳያት ወጻኢ ዩኤስ ማርኮ ሩቢዮ ገሊጹ። እቲ ጉዳይ ተላዒሉ ነይሩ እዩ። ብወገኖም ኩሉ ግዜ የልዕልዎዮም። ኩሉ ግዜ መርገጽ ኢና ደጊምና ኣነጺርና ናብ ካልኦት ኣርስታት ንሰግር ክብል ከኣ ወሲኹ። እንተኾነ ግን ቻይና መርገጺያ ኣነጺራቶ እያ። ቀጻሊ ደገፍ ዩኤስ ንታይዋን ንሓደ ካብቶም ኣዝዮም ኣገደስቲ ንግዳዊ ዝምድናታት ኣብ ሓደጋ ከውድቖ ይኽእል እዩ። ዩኤስ 2.9 ቢልዮን ዶላር ኣውስትራልያ ጥማር መሳርሒታት ኩናት ንታይዋን ኣብ ታሕሳስ ዝሓለፈ ዓመት ኣጽቓትላያ። ክሳብ ሕጂ እቲ ዝዓበየ እዩ። እንተኾነ ግን ትራምፕ ገና ናይ መወዳእታ ፈቓዱ ስለ ዘይሃበሉ ዝበጽሐሉ እዋን ደው ኢሉ እዩ። እቶም መሳርሒታት ኣብ መወዳእትኡ ታይዋን ክበጽሑ ድዮም ኣይፋልን። እቲ ቐዳማይ ሓቀኛ ፈተና ፈኸራ ፕሬዚደንት ሺ ጽልዋ ክህልወን እዩ ኣይክህልወን ዝብል ክኸውን እዩ። ትራምፕ ነታ በብግዜኡ ምትእመማና ዝውስኽ ዘሎ ቻይና ኣኽብሮት የርኢ። እቲ ዋዕላ ዓብዪ ምክብባር ዝነበረ እኳ እንተነበረ ሚዛን ሓይሊ ኣብ መንጎቶም ክልተ መራሕቲ ይቕየር ምህላው ዘአንፍቱ ገለ ህሞታት ነይሮም እዮም። ሺ ቀይሕ ምንጻፍ ዘርጊሑ ትራምፕ ክብሪ ዝረኸበ ኮይኑ መታን ክስምዖ ብዙሕ ሰሪሑ እዩ። ምክትል ፕሬዚደንቱ ኣብ መዓርፎ ነፈርቲ ክቕበሎ ብምልኣኽ ኣብ ዑደት ገዳም ገነት ወይ ቴምፕል ኦፍ ሄቨን ባዕሉ ኣሰኒይዎ ብምኻድን ነቲ ብዝለዓለ መጠን ምስጢራዊ ዝኾነን ንሱን ካልኦት ላዕለዎት ሓለፍቲ ኮሙኒስታዊ ሰልፊ ቻይናን ዝነብሩሉ ቀጽሪ ዦናንሃይ ኮምፓውንድ ክበጽሕ ብምፍቃድን። እንተኾነ ግን ሺ መጠንቀቕታታት ንትራምፕ ክህቦ ኣይፈርሐን። ኣብ ጉዳይ ታይዋን ጥራይ ዘይኮነ ኣብ ሳዕብን ዘይምትሕብባር እውን ዝምድናታት ቻይና ዩኤስ ሎሚ ኣብ ዓለም እቲ ኣዝዩ ኣገዳሲ ክልታዊ ዝምድና ምዃኑ ተሰማሚዕና ኢሉ ሺ ኣብቲ ንኽብሪ ፕሬዚደንት ትራምፕ ዝተዳለወ ናይ ድራር እንግዶት ክዛርብ እንከሎ ብጽቡቕ ጥራዮም ክተሓዙ ዘለዎም ክተናኸፉ የብሎምን። ክልትኤን ሃገራት ምስ ዝተሓባበራ ክልትኤን ይኸጽባ፣ ኣብ ዝበኣሳሉ ድማ ክልትኤን ይሰቐያ ክብል ብንጹር ገሊጹ። ብኣንጻሩ ግን ትራምፕ ዘይተለምደ ተኣዲቡ ነይሩ። ኣብ መላእቲ ዋዕላ ቃኑ ኣወንታዊ ገይሩ ክሕዞ ዝቕንዞ ዝነበረ ይመስል። ትራምፕ ብተደጋጋሚ ብዛዕባ እቲ ምዉቕ ኣቀባብላ ዝተገብረሉ ኣድኒቑ። ናብ ከሰሓሕቡ ዝኽእሉ ነጥብታት ክኸይድ ኣብዩ። ኣብ ግርማን መልክዕን ሺ እውን ዝተደነቐ ይመስል ነይሩ። ናብ ሆሊውድ ከድኩም ንሓደ መራሒ ቻይና ኮይኑ ክዋሳእ ኣብ ሓደ ፊልም እንተደሊኹም ንሱ ቀንዲ ተዋሳኢ ይኸውን ኢሉ ትራምፕ ንሺ ብምድናቕ። ኣካላዊ ትርኢት እውን እንተኾነ ጽቡቕ እዩ፣ ነዊሕ እዩ፣ ኣዝዩ ሓለንጋይ። እዚ ዅሉ ንጹር ፍልሊ ካብቶም ትራምፕ ብዛዕባ ቻይና ቀደም ዝብሎም ዝነበረ እዩ። ኣብ ሓደ እዋን ንሱ ቻይና ንዩኤስ ትዕምጻላ ኢሉ ኣይ መሻርኽቲ ኣይ መሓዛ ኢሉ እውን ጸዊዕዋ። ንነዊሕ እዋን ንኮቪድ-19 ቫይረስ ቻይና እናበለ ይጽውዖ ነይሩ። እቲ ዋዕላ ክዕጹ ኣብ ዝተቓረበሉ ፕሬዚደንት ሺ ዝርርባቶም ንሓድሽ ዝምድና ዩኤስ ቻይና መርሃ ዕዮ ኣቕሪቡ ወይ ኣቐሚጡሎ ኢሉ። እዚ ሓቂ እንተኾይኑ ምናልባት ካብቲ ናይ ዝሓለፈ ኣዝዩ ዝተፈለየ ሚዛን ወይ ዳይናሚክ ናይ ሓይሊ ክኸውን እዩ ማለት እዩ። ትራምፕ ሒደት ዓወታት ኣብ ኢዱ ሒዙ ንዓዱ ተመሊሱ። ኣብዚ እዋን ዓብዪ ንግዳዊ ስምምዕ ክግበር ዝነበሩ ተስፋታት ኩሉ ግዜ ትሑታት እኳ እንተነበሩ፣ ትራምፕ ግን ካብቲ ትፅቢት ዝተገብረሉ ንታሕቲ ሒዙ ዝኸደ ይመስል። ዩኤስ ገለ ዓወታት ኣመዝጊበ ኢላ። ቻይና 200 ቦይንግ ዝዓይነትን ነፈርቲ ክትገዝእ ተሰማሚዓ ብምባል፣ እዚ ንዳርጋ ሓደ ዕቑድ ንግዳዊ ነፋሪት ኣሜሪካ ክትገዝእ ንፈለማ ምዃን እዩ። ግን ከዓ ዕዳጋታት ካብ ዝገመትዎ 500 ጀታት እዚ ኣዝዩ ዝተሓተ ነይሩ። እዚ መግለጺ ድማ ብርክታት ኣብቲ ኩባንያ ብ4% ክወርዱ ገይርዎም። ብኻልእ ወገን ግን ቻይና ኣብ ግዜ እቲ ዋዕላ ፍቓዳት ሰደድ ናያማይት ኣሜሪካውያን ትካላት መመስርሒ ስጋ ኣሓዲሳ። እንተኾነ ግን ኣብቲ ቁፅሪ 1 ሰደድ ኣሜሪካ ናብ ቻይና ዝኾነ ሶይቢንስ ወይ ሶያ መብፅዓ ወይ ቃል ኣብ ክንዲ ተውሕስ ዩኤስ ዝኾነ ተወሳኺ ዝርዝር ከየቕረበት ኣብዞም ዝመፁ መዓልታት ብድርብ ኣሃዛት ቢልዮናት ዝኾኑ ዋጋ ዘለዎም ሕርሻዊ ምህርታት ክለኣኹ ውዕል ክንገብር ትፅቢት ንገብር ኢላ መግለፂ ውፅያ። እዞም ውፅኢታት እምባር ነቲ ቀቅድምቶም ኣብ ወርሒ ሕዳር ዝካየዱ ወሰንቲ ምርጫታት መፋረቕ ግዜ ስልጣን ወይ ሚድተርም ኤሌክሽንስ ዘለዎ እናንቈልቈለ ዝርከብ ደገፍ ኣብ ህዝቡ ንምድንፋዕ ንዓዱ ሓደ ብእኹል መጠን ዓብዪ ዝኾነ ውዕል ክወስድ ተተስፊዩ ዝነበረ ትራምፕ ጽፍዒት ክኾኑ ዝለዓለ ትኽእሉ ኣሎ። ሓድሽ ምዕባለ ኣብቲ ኩናት ማእከላይ ምብራቕ ከዓ እሞ ዝያዳ ዘይርከብ ኮይኑ ናብቲ ዋዕላ ኣብ ዘምራሕናሉ ውዕል ምቁራት ሰኽሲ ከውሕስ ሓገዝ ቻይና ኣየድልየንን እዩ ኢሉ እንተነበረ እኳ ላዕለዎት ሰበ ስልጣን ትራምፕ ብቓልዕ ንቻይና እቲ ተጽዕኖኣ ተጠቒማ ንኢራን ውዕል ክትኣቱ ከተእምና ክሓቱ ጸኒሖም እዮም። ትራምፕ ሺ ውዕል ሰላም ክግበር ክሽምግል ክሕግዝ ሓቲቱን ዝኾነ ወተሃደራዊ መሳርሒ ናብ ኢራን ከይልእኽ ቃል ኣትዩን እንተበለ እኳ ቻይና ባዕላ ኣብዚ ጉዳይ ጽጹይ ዝኾነ ቃል ኣይሃበትን። ኣብ ክንዲኡ ሚኒስትሪ ጉዳያት ወጻኢ ቻይና እዚ ፈጺሙ ከጋጥም ዘይነበረ ኩናት ዝቕጽለሉ ምኽንያት እውን የብሉን ዝብል መግለጺ ውፅኡ። እዞም ውሱናት ውፅኢታት ናይዚ ዋዕላ እምባር ካልኦት ምልክታት ናይቲ እናደኸመ ዝኸደ ጸብለልታ ዩኤስ ኣብ ልዕሊ ቻይና ኮይኖም እዮም ብሰፊሑ ዝረኣዩ ዘለዉ። ክልቲኦም ወገናት ጥቡቕ ዝኾነ ዝቐረበ ጽምዶ ይደልዩ። ዋላ እኳ ገለ ኣዝዩ ብቓልዕ ዝተኻየደ ሓይልኻ ምርኣይን እቲ ብጭቡጥ ዝተሰማምዕሉ እንታይ ዘይምርድዳእን እንተሃለወ ክልቲአን ኣሜሪካን ቻይናን ዝያዳ ጥቡቕ ርክብ ከም ዝደልያ ምልክት ሂበን እየን። ሺ ክልቲአን ሃገራት መሻርክቲ እምበር ተጻባቲ ክኾና የብለንን ክብል እንከሎ፣ ትራምፕ ድማ ዝዓበየ ብልጽግና ምትሕግጋዝን ሓጐስን ዘለዎ መጻኢ ንምፍጣር ብሓባር ዝሰርሐሉ ኩነታት ተዛሪቡ። ኣብ ክውንነት ክልቲኦም ክዕወት እንተኾይኖም ነናሓድሕዶም ከም ዝደላለዩ ይፈልጡ እዮም። ቻይና 90% ብቕዓት ምምስራሕ ብርቂ መሬታዊ ማዕድናት ትቈጻጽር። ዝሓለፈ ዓመት ድማ ኣብ ኩናት ንግዲ ምስ ዩኤስ ወሰንቲ ማዕድናት ጂሆ ክትሕዞም ምሉእ ፈቓደኛ ከም እትኸውን ኣርያያ። እዚኦም ነገራት ብፍላይ ንዩኤስ ኣገደስቲ እዮም። ነቲ ኣብ ማእከላይ ምብራቕ ኣቃጺላ ዝወዳእቱ ዕጥቂ ሚሳይላት ክትመልኦ ተማዕዱ ስለ ዘላ። ኣብ ተመሳሳሊ እዋን ድማ ዩኤስ ነቲ ቻይና ንመጻኢ ቁጠባዊ ዕብየታ ከም እምነ ኩርናዕ እትርዮ ናይ ኤኣይ ጽላታ ጸዓት ንምሃብ ዘድልይዋ ምዕቡላት ሴማይ ኮንዳክተራት ወሳኒ መፍትሕ ሒዛላ። ንሕጂ ክልቲኦም ዛዕባታት ኣይተፈትሑን። እቲ ዝሰፍሐ ኩናት ንግዲ ኣብ መንጎኦምን ከምኡ ኣይተፈትሐን። ታሪፋት ታሕቲ ኮይኖም ንኽጸንሑ እውን ጽኑዕ ድሌት ወይ ከዓ ተወፋይነት የለን። እንተኾነ ግን እዚ ርክብ ኣብዚ ዓመት ካብ ዝተመደቡ 4 ሓደ ጥራዩ ክኸውን ተባሂሉ ቅድሚ ናብ ዓዱ ምምላሱ ትራምፕ ንሺ ኣብ መወዳእታ ወርሒ መስከረም ምብጻሕ ክገብር ዕድመ ኣቕሪቡሉ ኣሎ። ንሱ እውን ተቐቢልዎ ኣሎ። ክሳብ ሽዑ ግን እቲ ዝበለጸ ተስፎም እዚ ሓድሽ ተኣፋፊ ምርግጋእ ክጸንዕ እዩ።
10: ስ
4: starting a new life in Australia isn't easy.
5: A lot of companies have rejected me.
6: Sometimes I feel like, oh, I'm gonna quit, I've give up.
4: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
8: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
3: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs audio app ዳውንሎድ ግበሩ። SBS audio app ሎሚ ዳውንሎድ ጌርኩም ኩሎም ትፈትዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽቦ ትኽእሉ ኢኹም።
1: ኣብ መወዳእታ ድማ ክቡራት ሰማዕትና፣ ኣብ መፃብቦ ሆርሙዝ መራኸብ ሕቡራት መንግስታት ኣሜሪካ ንመራኸብ ነዳዲ ኢራን ኣብ ሓደጋ የውደቐን። ፕሬዚደንት ትራምፕ ድማ ኣብ ሃገሩ ፍጹም ዓወት ይጠልብ። ኣብ ቱሶን ኣሪዞና ዩኤስ ግን ዝኾነ ነገር ከም ዘይተፈጥረ ክመስል ንሃገራዊት ጋንታ ኩዕሶ እግሪ ኢራን ኣብ ዋንጫ ዓለም ክትሳተፍ ክትመፀሙን ከላን መደበራ ኣብኡ ክትገብሮን ከላን ኢዶም ዘርጊሖም ክቕበልዋ ይሻባሽቡ ኣለዉ። ቱሶን ትገብራ ምድላው ትገብሮ ዘላ ምድላው እንታይ ይመስል ቀፂልና ክንምልከቶ ኢና። ሰናይ ምክትታል። ኣብ መፃብቦ ሆርሙዝ መራኸብ ሕቡራት መንግስታት ኣሜሪካ ንመራኸብ ነዳዲ ኢራን ኣብ ሓደጋ የጥወን። ፕሬዚደንት ዩኤስ ዶናልድ ትራምፕ ድማ ፍጹም ዓወት ይጠልብ። ኣብ ቱሶን ቴክሳስ ግን ከምዚ ዝኾነ ነገር ዘይተፈጥረ ክመስል ንሃገራዊት ጋንታ ኩዕሶ እግሪ ኢራን ክቕበሉ ይሻባሸቡ ኣለዉ። ዝዓበየ ስፖርታዊ ውራይ ዓለምና ዝኾነ ዋንጫ ዓለም ፊፋ ኣብ ዩኤስ ሜክሲኮን ካናዳን ዝመፅእ ወርሒ ምስ ተኸፍተ እታ ከተማ ፈልፋሊት ስልጣነ ኣብ በረኻ ኣሪዞና ደዘርት ኮይና መበገሲ መደበር ማዓስከር ንጋንታ ሜሊ ክትከውን እያ። ኣብዚ ከነ እንግዶም ብጣዕሚ ተሓጒስና ኢና ዘለና። ኣወንታዊ ተመክሮ ድማ ክንህቦም ኢና ዝበለት ሳራ ሃና ኣካያዲት ናይቲ እታ ሃገራዊት ጋንታ ክትለማመደሉ ዝኾነት ኣዳራሽ ስፖርት ኪኖ ስፖርትስ ኮምፕሌክስ እያ። ተፃወቲ ኢራን ኣብቶም ምድባዊ ግጥማቶም ኣንጻር ኒውዚላንድ፣ ቤልጅምን ግብፅን ዘእንግዱ ሜዳታት ሎስ ኣንጀለስን ሲያትልን ናብ ሜዳ ምስ ወረዱ ዝኾነ ዘይተፀበይዎ ነገር መታን ከየጋጥሞም ንምርግጋፅ ሳዕሪ ማይ ክሰጥን ናብቲ መምርሒታት ፊፋ ዝፈቕድዎ ቁመት ከም ዝቑረፅን ይግበር ኣሎ። ክፍልታት ሆቴልን መእከቢ ቦታታትን ኩሎም ተታሒዞም ጸጥታ ድማ ጥቡቕ ኮይኑኣሎ። ሕጂ ኣነ ምናልባት ብማእከላይ ግምጋም ከባቢ 12 ክሳብ 20 ርክባትን ኣኼባታትን ኣብ ሰሙን ብዛዕባ እዚ መሳለጢያ ልምምድ የካይዳ ኣለኹ ዝበለት ሃና እቶም ርክባት ካብ መግብን ዝስተ ነገራትን ክሳብ ብዙሓት ርክባት ምስቶም ሜዳታት ክከታተሉ ዝመፁ ኣባላት ፊፋን የካትቱ ትብል። እዚ ሸበሸብ ንጥፈታት ኣብ ቱሶን ዝመፅእ ዘሎ ኣንጻር እቲ ናይ ኩናት ድሕረ ባይታ ኣብ መንጎ ሕቡራት መንግስታት ኣሜሪካን እስራኤልን ብሓደ ወገን ኢራን ድማ በተኻሊ ሸነኽ ሕጂ መበል 11 ሰሙኑ ኣብ ዝገበሩሉ እዩ። ኣብ ቀይቀይ ዝርከብ ናይ ሓደ ወርሒ ውዕል ምቁራፅ ተኽሲ ይሃሉ እምበር ተጻብኦታት ገና ከይተፈትሑ ደሪቖም እዮም ዘለዉ። ኢራን ብመሰረቱ ንወሽመጥ ሆርሙዝ ዓፂኣቶ እያ ዘላ። ኣብ ወርሒ መጋቢት ድማ ኢራን ግጥማታ ካብ ዩኤስ ናብ ሜክሲኮ ክሳብ ዘይተዘዋወሩ እታ ሃገራዊት ጋንታ ኣብ ዋንጫ ዓለም ክትፃወተሉ ትኽእል ዕድል ዘይከውን እዩ ኢላ ነይራ። ኣብ ተመሳሳሊ ወርሒ ትራምፕ እውን እታ ሃገራዊት ጋንታ ኣብቲ ውራይ ክትህሉ ድያ ኣብ ምጥርጣር የእትይዎ ነይሩ። መፅያ ክትሳተፍ ክንቅበላ ኢና እንተበለ እኳ እቲ ሓሳብ ግን ጽቡቕ ከይከውን ይኽእል እዩ ኢሉ ንህይወትን ድሕነትን ገዛ ርእሶም ኣብኡ ክህልዉ ብልክዕ ግቡእ ኣይኮነን ኢለየ ዝኣምን ክብል ከኣ ወሲኹ ነይሩ። እንተኾነ ግን ኣዋሃቲ ፊፋ ከምቲ ዝተመደቦ እታ ጋንታ ኣብቲ ውራይ ክትሳተፍ እያ ክብሉ ጸኒዖም ኣለዉ። ስለዚ ቱሶን ምድለዋታ ትቀጺላ ትብሉላ። ንዓና ብዝምልከት 150 ክመፁ ምዃኖም ውድ እዩ፣ ተሪፉ ተባሂሉ ፈጺሙ ኣይፈልጥን እዩ ክትብል ሃና ትገልጽ። ከም ጋንታ ተፈልዮም ምስ ተመደቡ ንሕና ንዖም ከም ጋንታና ጌርና ብምርኣይ ንቕድሚት ክንምርሽ ጸኒሕና ኢና። ካብ ፊፋ ካልእ ዝተፈለየ ነገር ወይ መልእኽቲ ክሳብ ንሰምዕ ማለት እዩ ክትብል ገሊጻ። እዚ እቲ ወግዓዊ መርገጺ ምዃኑ ብዘየገድስ ግን ብዙሕ ምጥርጣራት እውን ኣለዉ እዮም። ዝሓለፈ ዓርቢ ፕሬዚደንት ፌደሬሽን ኩዕሶ እግሪ ኢራን እታ ጋንታ ክትሳተፍ ምዃና ኣፍሊጡ እዩ። እንተኾነ ግን ዝርዝር ዝተፈላለዩ ጠለባት እውን ኣቐሚጡ። ንምውሓስ ቪዛታትን ኣተኣላልያን ኣተሓሕዛን ኣባላትን ዝምልከት ወሰኽካ ማለት እዩ። ንዝኾነ ምስቲ ሕቡራት መንግስታት ኣሜሪካ ከም ሓደ ግብረ ሽበራዊ ጉጅለ ትጥምቶን ኣብዚ እዋን ነቲ ሃገር ተቋጻጺርዋ ዘሎ ዝመስልን ኢራናዊ ሓለዋ ሰውራ ኢራንያን ሪቮሉሽነሪ ጋርድ ኮርፕ ምትእስሳር ዘለዎም ሰባት ብፍሉይ ልዑል ሻቕሎት ኣሎ። ነበርቲ ቱሶን ትራምፕ ኣብዝሓለፈ ወርሒ መጋቢት ብዛዕባ ህይወትን ድሕነትን እታ ጋንታ ዘአንፈቶ ምፍርራሕ ይነጽግዎ እዮም። እቲ ፕሬዚደንትና ኣብ ሶሻል ሚድያ ክጥቀም እንከሎ ቁርብ ፈቐራታት ብምብዛሕ ዝፍለጥ ይብል ጆን ፐርልማን፣ ፕሬዚደንት ናይቲ ከባቢ ፕሮፌሽናል ጋንታ ኩዕሶ እግሪ ዝኾነት ቱሶን ኤፍሲ። ፕሬዚደንት ትራምፕ ይኹን ካልእ ኣካል ናይቲ መንግስቲ ጽቡቕ ዘይተቐበልናዮም ኮይኑ ክስምዖምን ድሕነት ከይስምዖምን ስራሕና ኢሎም ዝሕዝዎ ነገር ዝኸውን ኣይመስለንን። እዚ ኣንጻሩ ዝኸይድ ይመስለኒ ክብል ንሱ ወሲኹ ገሊጹ። ኣብቲ ሜዳ ስፖርት ኪኖ ስፖርትስ ኮምፕሌክስ ተጻወቲ ኢራን ናብቲ ናይታ ክለብ ቀላጽን ክጥንቅሩ ዝሕግዙ ክብደት መሰልጠኒ መሳለጥያታት ትእለኸሎም በረዳትን ትድረ ዘሎም ጣውላታትን ክትቀምሉ ክፍቀደሎም እዩ። ፐልማን ብኽፉት ኢድና ኢና ንቕበሎም ብምባል ንሕና ኣካል ማሕበረሰብ ኩዕሶ እግሪ ዓለም ኢና፣ ኣካል ናይቲ ፊፋ ክገብሮ ዝፍትን ዘሎ ኢና። እዚ ግጥም ንሃገራት ክፈላልየና ንምድፋእ ዘይኮነ ብሓባር ዝጠምር ነገር እዩ ዝብል እምነት እዩ ዘለና። እዚ ኣብ መላእዛ 540,000 ሰባት ዝነብርዋ ኣብ ሰልፊ ዲሞክራት ትዝምብል ብዝሐ ባህላዊት ከተማ ብሰፊሑ ዝቃላሕ ዘሎ ስምዒት እዩ። ኣብዚ ምስ መጹ ጽቡቕ ክስምዖም ተስፋ ገብር ዝበለ ኩዕሶ እግሪ ውሽጢ ኣዳራሽ ዝጻወት ሮብ ማክለይን እዩ። ዋላ እኳ እቲ ንፍጽሞ ዘለና ተግባር ንፍጽሞ እንተሃለና ትርጉም ዘይብሉ እዩ ኢሉ ነቲ ዝካየድ ዘሎ ወተሃደራዊ ስርሒት ኣብ ኢራን ብምግላጽ ይሕብር። ዋላ እውን ጥቓቲ ወተሃደራዊ መደበር እቲ ኸባቢ ነፈርቱ ብቐጻሊ ኣብ ልዕሊ እቲ እታ ጋንታ ልምምድ ተካይደሉ ሜዳ ክዝምብያ ዝኾና ሪፓብሊካን ኣድመፅቲ ኣብ መንጎ ስፖርትን ጂኦፖለቲካን ንጹር ፍልሊ ኣቐሚጦም ኣለዉ። ኣነ ክመፁ ምዃኖም ሕጉስ እየ ይብል እቲ ኩናት ኢራን ኒክሌሳዊ ቦምብ ከይትረክብ ንምክልኻላ ኣድላዪ ነይሩ ኢሉ ዝሓስብ ገዲም ወታደር ነበር ማይክል ሆሊ። ትራምፕ ድሕነት ተጻወቲ ዘለዓሎ ኢራናውያን ተጻወቲ ናይ ባዕሎም ድምፂ እንተሃልይዎም ብመንግስቶም ከቕፅዑ እዮም ኢሉ ስለ ዝፈርሐ እዩ ክብል እዚ ወዲ 68 ዓመት ማይክል ይገልጽ። ህዝቢ ኣሜሪካ ስጋኣትዮም ማለት ኣይኮነን ክብል ከዓ ይውስኽ። እንተኾነ ግን ኩሉ ሰብ ኣይኮነን ኣብ ቱሶን ብዛዕባ ተኽእሎ ምምጻእ ጋንታ ኢራን ኣብ ከተማኦም ዝተሓጐሱ። ንገሊኦም ኣብቲ ንእሽቶ ማሕበረሰብ ፐርሽያ ኣብ ቱሶን ዝርከቡ ኣባላት እቶም ተጻወቲ ቁሩብ ልዕሊ ልኡኻት ናይ ሓደ ኣብ ልዕሊ ህዝባውያን ተቃውሞታት ኣብ ዝሓለፈ ጥሪ ደማዊ ምዕፋን ኣበጊሱ ኣሽሓት ሰባት ዝቐተለ ስርዓት እዮም። ወዲ 68 ዓመት ሰራሕተኛ ሓበሬታ ቴክኖሎጂ ወይ ኣይቲ ዓሊ ረዛይ ክድግፎም ዘይከኣል ክኸውን እዩ ይብል። ኣንጻሮም ናይ ተቃውሞ ሰልፊ እንተሃልዩ ክኸይድ ይኽእል እየ ክብል ድማ ይውስኽ። ክቡራት ተኸታተልትና መደብና ንምዝዛም ናይ ሎሚ ቀንዲ ነጥብታት ዜና ክደግመልኩም እየ። ኣምባሳደር ኣውስትራልያ ኣብ ኔደርላንድስ ምስቶም ብሃንታ ቫይረስ ተጠቂዓ ካብ ዝነበረት መዛወሪት መርከብ ዝገዓዙ ኣውስትራልያውያን ተራኺቡ። ቀዳይ ሚኒስተር እስራኤል ቤንያሚን ኔታንያሁ ምስ ፕሬዚደንት ዩኤስ ዶናልድ ትራምፕ ብቕልጡፍ ክዘራርብ መደብ ሒዘ ይብል። ኣብ መወዳእታ ግጥም ሴልቲክን ሃርትስን ኣብ ስኮትላንድ ደገፍቲ ንሜዳ ብምውራሮም ሕንፍሽፍሽ ተፈጢሩ። ክቡራት ሰማዕትና ብናይ ሎሚ መደባት ዓጊብኩም ክትኮኑ ተስፋ ንገብር። ርእቶታትኩም በቶም ልሙዳት ኣድራሻታትና ኣይፈለዩና። ኣብ ናይ ሓሙስ መደባትና ካልእ ዝተፈላለየ ትሕሶታት ሒዝና ክንምለስ ኢና። ክሳብ ሽዑምባር ሰላም።
10: ሳሓበለቲ ባለስኩስ ከበሮ

0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnot, mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ግንቦት 10 2018 አርማዮቻችን እንደምናርፈዳቸዋል ዘወትረው በአውስትራሊያ ሰዓት አቋጥር ከቀን 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከስፔስ ሪጠበ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። አገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። አገርኛ ሪፖርት ኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ 10 ቢሊዮን ብር የሚጠጋ በጀት መጠየቁን ቀዳሚ ትኩረቱ አድርጓል። በማህበረሰብ ለማህበረሰብ ዝግጅታችን ኢትዮጵያውያን ማህበር በቪክቶሪያ ፕሬዚደንት ዶክተር ተስፋዬ ይግዛው ማህበሩ ስለምን የቀብር ስፍራን ለማግኘት እየጣረ እንዳልና የሽሮና በርበሬን ወደ አውስትራሊያ ማስገባት አስመልክቶ ያሉ ብጅታዎችን አንስተው ያስረዳሉ። በረቡ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮን የፌዴራል በጀት አስመልክቶ ያካሄድነው ቃለ ምልልስ ይዘን ቀርበልን። በመጪው ሳምንት ዝግጅታችን በአማርኛ ሰዋሰውና እንዲሁም ትዝብትና ተስፋ የግጥም መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባየ ኢማም ጋር ያካሄድነው ቃለ ምልልስ ይቀርባል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። የዓለም ጤና ድርጅት የኢቦላ ወረርሽኝን በዓለም አቀፍ አጣዳፊ ክስተትነት ፈረጀ። በኩዊንስላንድ ተጨማሪ የቤት ግንባታዎች እንደሚካሄዱ የፌደራል በጅሮን ጂም ቻልመርስ አስታወቁ። የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የዓለም ጤና ድርጅት የኢቦላ ወረርሽኝ በኮንጎ ሪፐብሊክ 88 ሰዎችን ለሞትና 336 ሰዎች በህመም መጠቃትን አያይዞ በዓለም አቀፍ አጣዳፊ ሁኔታነት ፈረጅቷል። ቡንዲ ቡንጃ በህመሙ ከተጠቁት ውስጥ የገሚሶቹን ህይወት መቅጠፍ የሚችል ሲሆን በአሁኑ ወቅት የመከላከያ ክትባት የለውም። ቫይረሱ ወደ ኮንጎ ሪፐብሊክ መዲና ጎማ የተዛመተ ሲሆን ድንበር ተሻግሮም ወደ ጎረቤት ዩጋንዳ ዘልቆ አንድ ህይወት ቀጥፏል። የጎማ ነዋሪ የሆኑት ኤሊያን ቢስማዋ የከተማይቱ ነዋሪዎች ፍርሃት ያደረባቸው መሆኑን ሲገልጡ
1: In truth, we're truly afraid of this Ebola epidemic.
0: እንደውነቱ ከሆነ ይህን የኢቦላ ወረርሽኝ ፍርሃት ሰድሮብናል። ስለ ኢቦላ ስንሰማ በርካታ አመታት ሆኖናል። በመጀመሪያ በኢኳቶር አውራጃ፣ ቀጥሎ በሰሜን ኪቡ፣ አሁን ደግሞ ጎማ ላይ። ስለውነቱ ይህ ልብ ሰባሪ ነው። መንግስት ተገቢ እርምጃዎችን እንዲወስድ እንጠይቃለን። ስለምን እኛ ምን ማድረግ እንዳለብን አናውቅምና በስጋት ውስጥ መሆኑ ችግር መሆኑ ሳይንስ አሁን ደግሞ ህመሙ ታክሎበታል ብለዋል። የዓለም ጤና ድርጅት ወረርሽኙ አስከትሏቸዋል ተብለው ከተነገሩት ማቾችና ህመምተኞች ቁጥሩ የበለጠ እንደሚሆን ያለውን ግምት ገልጧል። የወረርሽኙን መስፋፋት ለመግታትም ሉላዊ ጥረቶች እንዲደረጉ ጥሪ አቅርቧል። የፌደራል በጅሮንድ ጂም ቻልመርስ በህዝብ አስተያየት ስብስብ ቤታቸው ተቀባይነት የ52% ተቃውሞ እንደገጠመው መገለጥን ተከትሎ በዛሬ ዕለት ለመጀመሪያ ጊዜ ቤት ገዢዎች የተመደቡት 21,000 ቤቶችን አክሎ 50,000 ቤቶችን እንደሚገነቡ አስታውቋል። ዶክተር ቻልመርስ የተወሰኑ የአውስትራሊያውያን በበጀቱ የተገለጡ ለውጦችን አስመልክቶ ጠንካራ አታዮች ያላቸው ቢሆንም የእሳቸው የሥራ ኃላፊነት በርካታ አውስትራሊያውያን ለቤት ባለቤትነት ለማብቃት አስቸጋሪ ውሳኔዎችን መወሰን እንደሁ አመላክተዋል። እንዲያም ሆኖ በሕዝብ አታያስ ስብስቡ ጠቅላይ ሚኒስትር አንቶኒ አልበኒዚ የ46% ድጋፍ በማግኘት የተቃዋሚ ቡድን መሪ አንገስ ቴለርን በቀዳሚነት የመሩ ነው። እስራኤልና ዩናይትድ ስቴትስ ተከትሎ ለኢራን ጦርነትን መግታት ተከትሎ አዲስ ጦርነት ለመቀጠል ዝግጅት ላይ መሆናቸውን የሚያመለክቱ ሪፖርቶች እየወጡ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፕሬዚደንት ዶናልድ ትራምፕ ጋር በጉዳዩ ላይ ለመምከር መሰናዶ ያደረገው መሆኑን የገለጹ ሲሆን ሆኖም በዋይት ሃውስ በኩል የማረጋገጫ ቃል አልተደመጠም። በመቶዎች የሚቆጠሩ ቡልጋሪያውያን የሀገራቸውን ሰንደቅ ዓላማዎች በማውለብለብ የዩሮቪዥን የዘፈን ውድድር አሸናፊ ለሆነችው ድምፃዊ ዳራ በእጅጉ የሞቀ አቀባበል አድርገውላታል። የቡልጋሪያ ዋነኛ ቴሌቪዥን ጣቢያዎችም አቀባበሉን ለመዘገብ ፕሮግራሞቻቸውን በማቋረጥ የ27 ዓመቷን ድምፃዊት ከነሽልማቷ አውሮፕላን ማረፊያ ስትደርስ የተደረገላትን አቀባበል በቀጥታ ስርጭት አስተላልፈዋል። ዶራ እውነተኛ ስሟ ዳሪና ዮቶቫ የባንጋራንጋ ዘፈኗ ያስገኘለት ሽልማት ለዓለም አቀፍ የሙዚቃ ሙያ በር ከፋይ ስለመሆኑ ተናግራለች። አክለም
2: We just achieved a huge success for Bulgarian music and I hope this serves
0: ለቡልጋሪያ ሙዚቃ ግዙፍ ስኬትን አስገኝተናል። ይህም በቡልጋሪያ ተወና ስነጥበብና በማናቸውም አይነት የፈጠራ የጥበብ ስራዎች ለተሰማሩት ድጋፍ ለድርግላቸው እንደሚገባ ማስተማሪያ ሆኖ ያገለግላል የሚል ተስፋ አለኝ። ዓለም ላይ ለመስፈን የናንት ፍቅርና ድጋፍ ያሸናል ናም የፈጠራ ሀገርነትና በዓለም ተወዳሽ ይሆናል ብላለች። በዚሁ ወደ ውጭ ምንዛሬ ተመና መረለን አንድ የአውስትራሊያ ዶላር 112 ኢትዮጵያ ብር 44 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይዘረዘራል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የዓለም ጤና ድርጅት የኢቦላ ወረርሽኝን በዓለም አቀፍ አጣዳፊ ክስተትነት ፈረጀ። በኩዊንስላንድ ተጨማሪ የቤት ግንባታዎች እንደሚካሄዱ የፌዴራል በጅሮን ጂም ቻልመርስ አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au. Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: SBS Audio.
2: ከሳቢ ወጋር እንዲገጥም ተጫዋች የሚለው ይጫል።
3: ያው ያዳዲያ ጀምበሃለማ
4: SBS Chill.
5: SBS Pop Asia. Non-stop Asian pop.
6: Can you describe that feeling for people who haven't experienced it?
7: SBS Hindi उपलब्ध करवाता है.
8: Far from the partisan politics.
2: ሲሳበላይ በሆኑ ቋንቋዎች ዜናዎችን የያዘ ከውስጣዊ ስሜት ወጋር የሚገጥም ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል.
1: sbs.com.au/audio.
2: በዚሁ የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ 10 ቢሊዮን ብር የሚጠጋ በጀት መጠየቁን ቀዳሚ ትኩረቱ ያደረገው ሀገርኛ ሪፖርት እናመራለን። ደመቀ ከበደ እንደሚከተለው አጠናቅሮታል። ሀገርኛ ሪፖርት
9: የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ 10 ቢሊዮን ብር የሚጠጋ በጀት ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ በጀት የጠየቀው ከቀናት በፊት ለሕዝብ ተወካዮች ምክር ቤት የቅድ የበጀትና የፋይናንስ ቋሚ ኮሚቴ ሪፖርት ባቀረበበት ወቅት ነው። ሪፖርተር እንደዘገበው የተጨማሪ በጀት ጥያቄው ተቀባይነት ካገኘ የቦርዱ አጠቃላይ በጀት ወደ 20 ቢሊዮን ብር ከፍ ይላል። ቦርዱ ተጨማሪ በጀት የጠየቀው በአንዳንድ አካባቢዎች በጸጥታ ችግርና በምርጫ ውጤት ላይ ሊነሳ በሚችሉ ዝግቦች ሳቢያ በግንቦት ምርጫ ላይ ካሄድ ይችላል በሚሉ ምክንያቶች መሆኑን ዘገባው አክሎ ጠቅሷል። ቦርዱ ሪፖርት ባቀረበበት የቋሚ ኮሚቴው ስብሰባ ላይ የግል መገናኛ ብዙሃን እንዳይገኙ እንደተከለከለም ተዘግቧል። ያለፈው 2025 የፈረንጆች አመት በአፍሪካ ቀንድ ፍልሰተኞች ላይ ከፍተኛ የሞት አደጋ የተመዘገበበት አመት ነው አለ ዓለም አቀፉ የፍልሰተኞች ድርጅት። ዓለም አቀፉ የፍልሰት ድርጅት IOM ባለፈው ወር መጨረሻ ይፋ ባደረገው ሪፖርት እንደ አውሮፓውያን ዘመን አቆጣጠር 2025 በአፍሪካ ቀንድ ፍልሰተኞች ላይ ከፍተኛ የሞት አደጋ የተመዘገበበት አመት ሆኖ አልፏል ብሏል። በተለይም ከአፍሪካ ቀንድ ተነስቶ በቀይ ባህር በኩል ወደ ሳውዲ አረቢያ በሚዘልቀውና ስራቃዊው የጉዞ መስመር ተብሎ በሚጠራው ጫ በርካታ ኢትዮጵያውያን ሰለባ ሆነዋል ብሏል። እንደ IOM ዘገባ እንደ አውሮፓውያን ዘመን አቆጣጠር በ2025 በዚሁ የምስራቃዊ የጉዞ መስመር 922 የሞት አደጋዎች ተመዝግበዋል። ከነዚህ የሟቾች ቁጥር ውስጥ 700 ያህሉ ኢትዮጵያውያን ናቸው። ይህም አጠቃላይ ከሞቱት ፍልሰተኞች ውስጥ ከ76 በመቶ በላይ የሚሆኑት የኢትዮጵያ ዜጎች መሆናቸው ተገልጿል። ቀሪዎቹ ሟቾች የሶማሊያና የኤርትራ ዜጎች ናቸው ሲል IOM አክሎ ገልጿል። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታወቀች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ ሰሞኑን እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት በአሁን ወቅት በዓለም አቀፍ የጦር መሳሪያ ዝውውር ደንብ ወይም አይታር ቁጥጥር የሚደረግባቸውንና ከኢትዮጵያ ጋር የተያያዙ የፈቃድ ማመልከቻዎችን በየተራ እየገመገመ መሆኑን ገልጿል። ይህንን ተከትሎ በቅርቡ በሚወጣ የደንብ ለውጥ ኢትዮጵያ

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: በፊት የጦር መሳሪያ በብዛት የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ የተባበሩት አረብ ኤሚሬትስ እና ኢራን መሆኑን የተለያዩ መረጃዎች ያሳያሉ ሲል BBC ዘግቧል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበትን ምክንያት በይፋ አለመግለጿን BBC በዘገባው አክሎ ገልጿል። በመቅደላ ጦርነት ወቅት የተዘረፉ የአጼ ቴዎድሮስ የጸጉር ቁንዳላና የልብስ ቁራጮች እንደዚሁም የወርቅ አምባር ቅርሶች ከ158 ዓመታት በኋላ ወደ ኢትዮጵያ ተመለሱ። ቅርሶቹ የተመለሱት ከእንግሊዝ ሲሆን ዶክተር ሮቢን ጃክሰን የሚባሉ እንግሊዛዊ የእንግሊዝ የንግስቲቱ ቤሰብ ሙዚየም ኃላፊና ዶክተር አሉላ ፓንክረስት በጋራ በመሆን ነው። የኢትዮጵያ ቅርስ ባለስልጣን ኃላፊዎችና የኢትዮጵያ አርበኞች ማህበር አባላት አቀባበል አድርገዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባ አያሌው ታሪካዊ የሆኑት ቅርሶች በተለያዩ ምክንያቶች ከሀገር ውጭ ወጡትን ወደ ኢትዮጵያ የመመለስ ስራ በትልቅ ትኩረት እየተሰራበት ነው ያሉ ሲሆን ዘንድሮ አመርቂ የሆነ ስራ እየተሰራበት ነው ብለዋል። ይህንንም እንደ ትልቅ ዲፕሎማሲያዊ ስኬት መስሪያ ቤታችን ይቆጥረዋል ብለዋል። ወደ ኢትዮጵያ የገቡትን እነዚህን ቅርሶች የባለስልጣን መስሪያ ቤቱ ረከከባ አድርጓል። በመጪው የክረምት ወቅት ዋነኛ የዝናብ ወቅታቸው በሆኑት አንዳንድ አካባቢዎች ላይ የዝናብ እጥረት ሊከሰት ይችላል ተባለም። በመጪው የክረምት ወቅት ዋነኛ የዝናብ ወቅታቸው በሆኑት በሰሜን ምዕራብና በሰሜን ምስራቅ እንደዚሁም የተወሰኑ መካከለኛ የኢትዮጵያ አካባቢዎች መደበኛና ከመደበኛ በታች ሆነ የዝናብ መጠን ሊያገኙ ይችላሉ ተብሎ ተተንብዮአል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በበልግ ወቅት የነበረውን የአየር ጠባይ ገምግሞ በመጪው የክረምት ወቅት የሚጠበቀውን የአየር ጠባይ ትንበያ መረጃ ሰሞኑን ይፋ አድርጓል። በትንበያው መሰረት በደቡብና ምስራቅ ትግራይ፣ ሰሜንና ደቡብ ወሎ ዞኖች፣ የአፋር ክልል ዞኖችና ምስራቅ የኢትዮጵያ አካባቢዎች፣ የመካከለኛውና ምዕራብ ትግራይ ዞኖች እንደዚሁም ምዕራብ አማራ ዞኖች በብዙ ቦታዎቻቸው ላይ የሰሜን ምስራቅና መካከለኛው የሀገሪቱ አካባቢዎች፣ የመካከለኛውና የደቡብ ኦሮሚያ ዞኖች መደበኛና ከመደበኛ በታች ዝናብ ያገኛሉ ብሏል። በአንጻሩ የቤንሻንጉል ጉሙዝ ክልልና ምዕራብ ኦሮሚያ ዞኖች፣ የጋምቤላ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ ክልል አካባቢዎች ከመደበኛና ከመደበኛ በላይ ዝናብ ይኖራቸዋል ብሏል። ኢንስቲትዩቱ እንዳሳሰበው መጠነኛና የዝናብ እጥረት የሚያጋጥም ከሆነ ምርት እንዳይጎዳ የዝናብ እጥረት መቋቋም የሚችሉ ሰብሎች፣ አትክልትና ፍራፍሬዎችን ለመዝራት ከወዲሁ ዝግጅት ማድረግ ያስፈልጋል ብሏል። የደራሲ አዳም ረታ ቴሜቴ ሎሚ ሽታ ድርሰት በእንግሊዝኛ ተተርጉሞ ለንባብ በቃም። የአዳም ረታ ተወዳጁ ቴሜቴ ሎሚ ሽታ ድርሰት ካውች ግራስ በሚል ርዕስ በእንግሊዝኛ ተተርጉሞ ለንባብ በቅቷል። በ2001 ዓ.ም የታተመውና 391 ገጽ እንደዚሁም 7 ታሪኮችን ያካተተው ይህ ተወዳጅ መጽሐፍ በ1987 ዓ.ም ደራሲው በሆላንድ በነበረበት ጊዜ የተጻፈ ነበር። በቤተልሔም አትፊልድ ወደ እንግሊዝኛ የተመለሰውና በኔዘርላንድ ፍራንስ በሚገኘው ዓለም አቀፍ ፌዴሳ ፐብሊሸርስ የታተመው ይህ መጽሐፍ በኢትዮጵያ ሊትማን ቡክስ በኩል ለሀገር ቤት አንባቢዎች ይቀርባል ተብሏል። የአዳም ረታ የበኩር ስራ የሆነውና በ1981 ዓ.ም ተመረተ የታተመው ማህሌት ከተሰኘው መጽሐፉ ጀምሮ በተለያዩ ጊዜያት ግራጫ ቃጭሎች፣ አለንጋና ምስር፣ ቴሜቴ ሎሚ ሽታ፣ ከሰማይ የወረደ ፍርፍር፣ ይወስዳል መንገድ፣ ያመጣል መንገድ፣ ሕማማትና በገና፣ መረቅ፣ የስንብት ቀለማትና አፍ የተሰኙ መጽሐፍትን ለንባብ ማብቃቱ ይታወሳል። በኔዘርላንዱ አሳታሚና በሊትማን የሥራ ስምምነት መሰረት በዚህ ዓመት ብቻ 3 ኢትዮጵያውያን ደራሲያን ሥራዎቻቸው ከአማርኛ ወደ እንግሊዝኛ ተተርጉመው ለዓለም አቀፍ ገበያ ይቀርባሉ ተብሏል። የጣና በለስ ስኳር ፋብሪካ ምርት ማምረት ጀመረ። ከአንድ አመት ከመንፈቅ በላይ ምርት አቋርጦ የነበረው የጣና በለስ ስኳር ፋብሪካ ምርት ማምረት መጀመሩ ተገልጿል። በአማራ ክልል አዊ ዞን ጃዊ ወረዳ የሚገኘው ፋብሪካው በኃይል ማከፋፈያ ጣቢያ ብልሽት ሳቢያ ምርት አቁሞ የነበረ ሲሆን ሰራተኞቹም በወንጂ ሸዋ መተሐራና ኦሞክራዝ ቁጥር 1ና ኦሞክራዝ ቁጥር 3 ስኳር ፋብሪካዎች በጊዜያዊነት ተመድበው ሲሰሩ ነበር። ፋብሪካው በአሁኑ ወቅት በትንሹ 5000 ሰራተኞች እንደሚያስፈልጉት የፋብሪካው ኃላፊዎች መናገራቸውን የአማራ ክልል መገናኛ ብዙሃን ዘግቧል። በፋብሪካው ስራ ለመቀጠር የሚፈልጉ ወገኖች የስራ ዕድሉ ተጠቃሚ እንዲሆኑ

0: ኑም ጥሪ ያደረጉት ኃላፊዎቹ ፋብሪካው በሙሉ አቅሙ ማምረት ሲጀምር ግን ከ23000 በላይ ለሚሆኑ ዜጎች የሥራ ዕድል ሊፈጥር ይችላል ተብሏል። በ93.9 ሄክታር መሬት ላይ ያረፈው የገላንጉራ ኢንዱስትሪ ፓርክ በይፋ ተመረቀ። ሎት 1 68 የጨርቃጨርቅና አልባሳት ማምረቻዎች፣ 248 የማምረቻና የጥሬ ዕቃ መጋዘኖች እንዲስ ተደርጎ የተገነባው የገላንጉራ ኢንዱስትሪ ፓርክ በጠቅላይ ሚኒስትሩ ተመርቋል። ኢንዱስትሪ ፓርኩ በሎት 3 ደግሞ ብረት፣ እንጨትና ኬሚካል የሚገሩባቸው 6 ግዙፍ ሼዶች ተገንብተውለታል ተብሏል። ከ18000 እስከ 20000 የሚቆጠሩ የቴክኒክና ሙያ ወጣት ባለሙያዎችን ክሎቶቻቸውን ወደ ሀብት የሚቀይሩበት መድረክ ይሆናል ተብሎ እንደሚጠበቅም ተገልጿል። ጠቅላይ ሚኒስትር አብይ አህመድ በመረቁበት ወቅት እንዳሉት ይህ የገላንጉራ ኢንዱስትሪ ፓርክ የኢንዱስትሪ መንደር ብቻ ሳይሆን ወጣቱ የሚማርበት፣ ለሀገሩና ለሕዝቡ አስተዋጽኦ የሚያደርግበት ነው ሲሉ ተናግረዋል። በመጨረሻም የወለድሻቸው አራቱም ልጆች የኔ አይደሉም የሚል ጥርጣሬ ያደረበት አባት ነፍሰ ጡር ሚስቱን ባሰቃቂ ሁኔታ በመግደል የእድሜ ልክ እስራት ተቀጣም። በባሌ ዞን አንጋቱ ከተማ ነዋሪ የሆነው ሁሴን መሐመድ የተባለ ግለሰብ የወለድሻቸው አራቱ ልጆች የኔ አይደሉም በሚል ያለምንም ማስረጃ በጠረጠራት ባለቤቱ ላይ በፈጸመው አሰቃቂ ግድያ በእድሜ ልክ ጽኑ እስራት ተቀጥቷል። የዞኑ የተለያዩ ወንጀሎች ምርመራ አቃቤ ሕግ ደጀኔ ገረሙ እንደተናገሩት ተከሳሹ ለ19 ዓመታት አብሯት የኖረውንና አራት ልጆች ያፈራችለትን ባለቤቱን ወይዘሮ ሩቅያ ሐሰንን በልጆቿ ፊት ባንጋ በተሰኘ ስለት በመውጋት ሕይወቷ እንዲያልፍ አድርጓል። ድርጊቱ በተፈጸመበት ወቅት ሟች የሶስት ወር ነፍሰ ጡር እንደነበረችም ተገልጿል። ግድያውን የፈጸመው ግለሰብ ቀደም ሲልም በጥርጣሬ ምክንያት ከሌላ ሰው ጋር ግጭት ፈጥሮ የስድስት ወር እስራት ተፈርዶበት የነበረ የወንጀል ሪከርድ ያለበት ነው ተብሏል። የባሌ ዞን ከፍተኛ ፍርድ ቤትም ግንቦት 5 ቀን በዋለው ችሎት ግለሰቡን በእድሜ ልክ እስራት እንዲቀጣ ወስኖበታል።
1: ሀገርኛ ሪፖርት።
2: Did you know that your Wi-Fi router could be limiting your internet speeds, especially if it's more than 5 years old? For setup tips on how to get the best out of your NBN connection, visit nbn.com.au/checkyoursetup.
3: Starting a new life in Australia isn't easy.
4: A lot of companies have rejected me.
5: Sometimes I feel like, oh, I'm gonna quit, I've give up.
3: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
6: sbs.com.au/amharic የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። sbs አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አስተያየቶችንም ያጋሩን። sbs amharic በfacebook
7: በዚሁ የኢትዮጵያ ማህበር በቪክቶሪያ ፕሬዚደንት ዶክተር ተስፋዬ ይግዛው ማህበሩ ስለምን የቀብር ስፍራ ለማግኘት እየጣረ እንዳለና ሽሮና በርበሬን ወደ አውስትራሊያ ማስገባት ላይ ያሉ ብጅታዎችን አንስተው ያስረዳሉ። ኖን
8: ከማህበረሰብ ለማህበረሰብ

0: የኢትዮጵያ ውያን ማህበር በቪክቶሪያ አባላትና ደጋፊዎችን በተለይም ለኢትዮጵያ ውያን ማህበረሰብ አባላት የመቃብር ስፍራ እንዲመደብለት ፊርማዎችን በማሰባሰብ ላይ ይገኛል። ይህንኑ አስመልክተን የማህበሩ ፕሬዚዳንት ዶክተር ተስፋዬ ይግዛውን ጋብዘናል። መነሻችን ለኢትዮጵያ ውያንና ትውልደ ኢትዮጵያ ውያን በተለይ የቪክቶሪያ ነዋሪ ለሆኑ ዩት የመቃብር ስፍራ አስፈላጊ ሆነው ስለምን ነው በሚል መጠየቅ ነው። የዶክተር ተስፋዬ ይግዛው ምላሽ እንዴ ነው?
1: አፋውን እንደተለመደው አመሰግናለሁ። እግዚአብሔር ይስጥልን። ረጅም ጊዜ ተጠፋፍተን ነበር፣ አሁን ተመልሰን መጥተናል። እየቀዘቀዘ ሲሄድ ቤት ውስጥ ስለምንቀመጥ እንግዲህ ወጉን እንጀምራለን። ወደ አነሳልኝ ጥያቄ ለመሄድ ባለፈው ዓመት በጣም ብዙ ኢትዮጵያውያን ወገኖቻችን እዚህ ሀገር አርፈዋል። ሲያርፉ የምናደርገው በባህላችን በወጋችን መሰረት ኦርቶዶክስ ከሆኑ በኦርቶዶክስ፣ የሙስሊም ከሆኑ በሙስሊም፣ ፕሮቴስታንት ከሆኑም እንደዚሁ ነው የምንቀብረው። ብዙ ጊዜ ያጋጠመን ችግር በተለይ ፓርቲኩላሪ በኦርቶዶክስ በኩል የመቀበሪያ ቦታ የለም። እኛ በባህላችንም ሃይማኖታችን ዲክቴት እንደሚያደርገው ፓርቲኩላር የሆነ ቦታ ነው መቀበር ያለባቸው። ሌላኛው አማራጭ ደግሞ ከቀብር ውጭ አሁን በጣም እየተለመደ ያለው እዚህ ብዙ ሰው የሚያደርገው ደግሞ ማቃጠሉ ነው። ያን ደግሞ ያው እንደማይሆን ሁላችንም እንደማንስማማበት የታወቀ ነገር ነው። ስለዚህ ካለን ከማህበረሰቡ ጥያቄ እኛም ኦብዘርቭ ካደረግ ነው ከባህልም ከሃይማኖትም ይሄ ደግሞ ሜንስትሪሙ ወደ ማቃጠሉ እየሄደ በሄደ ቁጥር የመቃብር ስፍራዎች እየጠፉ እኛም ዞሮ ዞሮ ተገደን ከቀብር ወደ ማቃጠሉ ልንገባ እንችላለን። በእኛ ስር ወይንም ከኛ ጋር በተያያዙ ኦርጋናይዜሽኖች የተቋቋመ እስካልኖረ ድረስ ወደፊት አብዛኞቹ የቀብር ስፍራዎች እየሞሉ ነው። እነኛ እየሞሉ በሄዱ ቁጥር ወደ ማቃጠሉ እየተገፋን፣ የቀብር ስፍራውም በጣም ውድ እየሆነ ወደ ኢትዮጵያ ሄዶ መቀበሩም የመንግስት አቋም ይሁን አይሁን ባናቅም፣ ግን በከፍተኛ ስልጣን ደረጃ ላይ ያሉ ሰው ለቀብር እዚህ እንዳትመጡብን ብለው የተናገሩት እነኚህ ሁሉ ሲደማመሩ የግዴታ ለህዝባችን የሚሆን የቀብር ስፍራ ያስፈልገናል ብለን አምነናል። ለዛ ነው ይህንን ጉዳይ ይዘን የተነሳ ነው።
0: የፊርማ ስብስቡስ ዋነኛ አላማ ምንድን ነው? ፊርማውን ካሰባሰባችሁ በኋላ ቀጣዩ ሂደት ምን ይሆናል?
1: እሺ፣ አመሰግናለሁ። ፊርማ ማሰባሰቡ የተወሰኑ ጥያቄዎችን ይመልሰናል። አንደኛው እዚህ ያለው ኢትዮጵያዊ፣ የተለያየ ሃይማኖት ያለው ኢትዮጵያዊ፣ የተለያየ አመለካከት ያለው የተለያየ ቋንቋ የሚናገረው ኢትዮጵያዊ በአንድነት ሆኖ የቀብር ስፍራው ያስፈልገናል የሚለውን ፍላጎት አለ ወይ? የመጀመሪያው ያው የቢዝነስ ኬስ ሲሆን ፍላጎት አለ ወይ ነው የመጀመሪያው፣ እሱን ይመልስልናል። ሁለተኛው ደግሞ ማህበራችን ማንዴት የለውም የቀብር ስፍራ ጋር የተያያዘ ማንኛውም ነገር ለመስራት። ኮንስቲቱሽኑ ላይ ምንም የተቀመጠልን ነገር የለም። ሶስተኛ የሚመለከታቸው አካላትም ከመሬቱን ከማግኘት ጀምሮ ያንን መሬት ለቀብር ስፍራ እስከመቀየር ፈቃድ የሚሰጡ አካላት የህዝቡ ሳፖርት እንዳለው ይህን የሚያክል ዲማንድ እንዳለ ማሳየት ስላለብን ህዝቡ ያንን ፊርማ እንዲፈርም ከጠየቅን ሁለት ሳምንት አልፎታል። የጠየቅነው ጥያቄዎች በጣም ሲምፕል ናቸው። አራት አምስት ጥያቄዎች ናቸው። አራት ደቂቃ አምስት ደቂቃ ነው የሚፈጀው። የፈለገ ሰው ሀሳብ አስተያየቱ እንዲሰጥም እዚያ ላይ እንጠይቃለን። ግን ዋናው አንኳር ምክንያቶቹ ያንን ፊርማ ልናሰባስብ የሄድንበት አንደኛ ዲማንድ እንዳለ የሰው ፍላጎት እንዳለው፣ ሁለተኛ ደግሞ ኮንስቲቱሽኑን ከመቀየር አኳያ አሁን ባለንበት እንደዚህ አይነት ነገር መስራት ስለማንችል ለወደፊቱ የኢትዮጵያ ኮሚኒቲ የኢትዮጵያ ማህበር በቪክቶሪያ ያንን ስራ መስራት እንዲችል ፈቃድም እየጠየቅን ነው። የሰው ፍላጎት ካለበት ኮንስቲቱሽኑን እንቀይረዋለን ማለት ነው።
0: የፊርማ ስብስቡም ከማካሄዳችሁ የፊት ወይም እያካሄዳችሁ ጎን ለጎን ከሲቲ ካውንስል ወይም የማዘጋጃ ቤት ወይም ደግሞ የዚህ የቀብር ፈቃድ ሰጪዎች ወይም ደግሞ የክፍለ ሀገሩ መንግስት ተወካዮች ጋር በቀጥታም ይሁን በተዘዋዋሪ ስለ ሂደቱ ተናግራችሁ ያገኛችኋቸው ግብረ ምላሾች አሉ?
1: ቴንካስ ጥሩ ጥያቄ ነው። አንድ የቀብር ስፍራ ለማቋቋም የተለያዩ መስፈርቶች አሉት። የቀብር ስፍራዎችን የኮሚኒቲ ኦርጋናይዜሽኖች ራን ማድረግ አይችሉም። የሃይማኖት ተቋማት በባለቤትነት ማስተዳደር አይችሉም። ማንም ያንን ማድረግ አይችልም። ማድረግ የሚችለው ፈቃድ የተሰጠው ትረስት ብቻ ነው። ያንን ፈቃድ የሚሰጡት ደግሞ የስቴቱ የጤና ሚኒስቴሩ ብቻ ናቸው ያንን ፈቃድ መስጠት የሚችሉት። ከዚህ አኳያ ሰባት ስቴፖች አሉ። እንዲያው ብሪፍሊ ሃይላይቱን ሰው እንዲረዳው ለማድረግ ነው። የመጀመሪያው ያስፈልገናል አያስፈልግም የሚለውን ማወቅ አለብን። የዳሳ ጥናት የእኛ የኮንስቲቱሽን ለውጥ የሰውም ፍላጎቱ ምን አይነት ነው የሚሆነው? የተለያየ አመለካከት የተለያየ ሃይማኖት ያለን ሰዎች ነን ኢትዮጵያዊ ስንባል በምን መልኩ ነው የሚለውን የዳሰሳ ጥናት ነው የመጀመሪያው የሚሆነው። ከዛ ቀጥሎ ያለው መሬቱን መለየት ነው። መሬቱን መለየት ከምንኖርባቸው አብዛኛው ኢትዮጵያዊ ከሚኖርበት ፓርቲኩላርሊ ሜልበርን ዌስት አውተር ዌስት ያሉ ሰበርቦች ሁለት ሰበርቦችን አይደንቲፋይ አደረግነው። አንደኛው ዊንዳም ነው፣ ሌላኛው ሜልተን ነው የሚሆነው። እነሱን ፎርማሊ ሳይሆን ኢንፎርማሊ ኢንጌጅ አድርገናቸዋል። ዞሮ ዞሮ ያንን ኢንጌጅመንታችንን ፎርማል ማድረግ የምንችለው ማንዴት ሲኖረን ነው። ማንዴት በሌለን ሁኔታ ፎርማል የሆነ ኔጎሽሽን ወይም ፎርማል የሆነ ሪኩዌስት ማቅረብ አንችልም። ሶስተኛው የሚሆነው ለጤና ሚኒስቴሩ ፕሮፖዛል ማስገባት አለብን፣ ፎርማል የሆነ ፕሮፖዛል። አሁንም ለጤና ሚኒስቴሩ ያንን ፎርማል የሆነ ፕሮፖዛል ለማስገባት እኛ አሁንም አንቆ የያዘን የኛ የኮንስቲቱሽኑ ያንን እንድናደርግ አይፈቅድልንም። ኢንፎርማሊ ያደረግናቸው ኢንኳይሪዎች አሉ። እንደ ማህበር እንደ ኮሚኒቲ ኦርጋናይዜሽን ያንን ማድረግ አንችልም፣ ግን ማድረግ የምንችልባቸው መንገዶች አሉ። ትረስት ማቋቋም ነው የሚያስፈልገው። ቀጥሎ ያለው አራተኛው የሚያስፈልገው ምንድን ነው? ኢስታብሊሽ ትረስት፣ ያንን በበላይነት የሚቆጣጠር በበላይነት የሚያስተዳድር የቀብር ስፍራውን የሚያስተዳድር አካል ማቋቋም አለብን። ያንን ስናቋቋም የማህበሩ አንድ ስቴክ ሆልደር ሆኖ እዛ ውስጥ ይሳተፋል። ሌሎች የሃይማኖት ተቋማትም አሉን፣ ጠንካራ ብዙ ሰው ያላቸው በሁሉም በክርስትናውም በእስልምናውም ያሉ የሃይማኖት ተቋማት እዛ ውስጥ ይሳተፋሉ፣ እድሮች አሉን። ግን አሁንም ዞሮ ዞሮ እዛኛው አራተኛው ስቴፕ ላይ ከመድረሳችን በፊት አሁንም ተመልሰን ወደኋላ ነው የምንሄደው። ፍላጎት አለ ወይ? ያስፈልገናል ወይ? ኮንስቲቱሽኑ ተቀይሯል ወይ? ማንዴት አለን ወይ? ያንን ለማድረግ ያንን ኦርጋናይዝ ለማድረግ እንችላለን ወይ? አሁንም ተመልሰን ወደ መጀመሪያው ወደ ፊርማ ማሰባሰቡ ነው የምንሄደው። አምስተኛው የሚሆነው ምንድን ነው? በበላይነት የሚያስተዳድሩ አካላትን አባላትን መርጠን ማዘጋጀት አለብን። እነኛ የሚመረጡ ሰዎች ተገቢው ኮንፍሊክት ኦፍ ኢንትረስት ወንጀል፣ ብዙ ነገሮች ሳይቶ ምንም ችግር የለባቸው ሰዎችን እንመርጣ እናቋቁማለን። መጀመሪያ ትረስቱ እናቋቁማለን፣ አባላቱን እንመርጣለን። ከዛ በኋላ እነኛ አባላት የሚጸድቁት በሚኒስቴሩ ነው፣ በጤና ሚኒስቴሩ እኛ ስለፈለግናቸው እኛ ስለወደድናቸው ሳይሆን እኛ ኖሚኔት እናደርጋለን፣ ለሚኒስቴሩ እናቀርባለን። ሚኒስቴሩ እነኚህ ሰዎች ፊት ናቸው ካለ በጊዜው የሚኖረው ሚኒስቴር እነኛን ሰዎች አፕሮቭ ያደርግልናል። ከዛ በኋላ ስድስተኛው የሚሆነው ምንድን ነው? ከሁሉም አስቸጋሪ የሚሆነው መሬቱ ከተገኘ በኋላ መሬቱን ወደ ቀብር ስፍራ ለመቀየር በዛ አካባቢ የሚኖሩ ሰዎች ቀደምት ነዋሪዎች የእነሱ ፈቃድ ያስፈልገናል። ከውሃ ጋር ከጉድጓድ ውሃ ጋር ያለው ርቀቱ ምን ያህል ነው? ብዙ ከባድ የሚሆነው እሱ ነው። አምስቱን ካለፍን በኋላ ወደ ፕላንና የሬጉላቶሪ አፕሮቫል ያስፈልገናል። የሬጉላቶሪ አፕሮቫል የምናገኘው ከካውንስል ከኤንቫይሮንመንት አውቶሪቲ እናገኛለን። ከቦርጅናል ከነዋሪ ከቀደምት ነዋሪ ሰዎች ፈቃድ ያስፈልገናል። ከጤና ጥበቃው ሚኒስቴርም ፈቃድ ያስፈልገናል። የመጨረሻው የሚሆነው ወደ ግንባታ መግባቱ ነው። አንድ ጊዜ የሚሆነው እኛ የምናቋቁመው የቀብር ስፍራ የፐብሊክ ነው የሚሆነው። አንድ ሰው የፐብሊክ የመቃብር ስፍራ ላይ ከተቀበረ በኋላ እድሜ ልክ ነው። አንድ ሰው ከገዛው በኋላ ያንን መሬት ማንም መንካት አይችልም። ስለዚህ ይሄኛው ለማቋቋም ያሰብነው የቀብር ስፍራ እድሜ ልክ የሚቆይ ነው ማለት ነው። ቅርስ ነው ማለት ነው። ታሪክ ነው የምናስቀምጠው። ከዛ አኳያ በጣም ብዙ መሰራት ያለባቸው ስራዎች አሉ። በስድስት ወር እንደዚህ በአጭር ጊዜ የሚያልቅ አይደለም፣ ግን ዛሬ መጀመር አለብን። ዛሬ የምንጀምርባቸው ቅድም አንደኛው የጠቀስኩት ባለፉት አንድ ዓመት እንደዚህ ያየናቸው ሞቶቹን ወደፊቱ ምን እንደሚሆን ያሳየናል። ሁለተኛው ደግሞ አብዛኛው ሰው ወደ ክሬሜሽን በሄደ ቁጥር የቀብር ስፍራዎቹ እየጠበቡ እየጠፉ ይሄዳሉ። ሶስተኛው አሁን መቼም አንድ ነገር ለመስራት ከዛሬ የተሻለ ጊዜ የለም። ነገ ሌላ ጉዳይ ሊሆን ይችላል። ነገ የፖለቲካ አመለካከት የፖለቲካ ሁኔታ ሊቀየር ይችል ይሆናል። ከዛ አኳያ ዛሬ ባለን ጥሩ ሪሌሽንሽፕ ከስቴትም ከካውንስሎቹ ጋር ባለው አሁን ተገቢ ጊዜ ነው ብለን ነው የምናምነው። ተገቢ ጊዜ ነው ብለን የምናምንበት ዋና ምክንያት አንደኛ ምርጫ ደርሷል፣ ሁለተኛ የህዝባችን ቁጥር እየጨመረ ነው፣ ሶስተኛ ያሉት አሁን የምናያቸው የምናውቃቸው የቀብር ስፍራዎች በሙሉ ኦልሞስት እየሞሉ ነው። ከዛ አኳያ ተገቢ ጊዜ ነው። ሌላኛው ደግሞ ቅድም እንደጠቀስኩት ኢትዮጵያ ውስጥ ያለው አመለካከትም እየተቀየረ ነው። ግን አሁን የመንግስት አቋም ይሁን አይሁን ባናቅም፣ ግን በትልቅ ደረጃ በከፍተኛ ስልጣን በሚኒስቴር ደረጃ ያሉ ሰው ውጭ ሀገር የሞተ ሰው እዚህ ሀገር መጥቶ እንዲቀበር አንፈልግም ብለው በአደባባይ የተናገሩት ነው። ከዛ አኳያ እኛ ማድረግ የሚገባንን መስራት የምንችለውን ነገር ማድረግ አለብን። ግን ይሄ ባንድ ጊዜ ባጭር ጊዜ የሚቋጭ ሳይሆን ሜቢ ለአመታት ስራም ያስፈልገው ጠንካራ በጋራ ሁላችንም በጋራ መስራት የሚገባን ጉዳይ ነው። አመሰግናለሁ ካስ።
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
5: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
6: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sps.com.au/amharic ይጎብኙ ወይም የስፔስ ኦዲዮ አፕን አሁኑን ይጫኑ። የስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
0: በርግጥ ቀደም እንዳሉት ከተለያዩ አካላት ጋር ቀጥተኛ በሆነ መንገድ ሳይሆን በተዘዋዋሪ በጉዳይ ላይ ተከራክራችሁበታል ወይም መረጃዎችን አሰባስባችኋል። ከማህበረሰብ ደረጃስ በዚህ መልክ በተለይ ተከለለ የቀብር ስፍራ ያላቸውና ይሄንን ግብር ላይ ያሉ ቪክቶሪያ ነዋሪ ሆኑ የሌላ ማህበረሰብ አባላት አሉ ከነሱስ ተመክሮ ምን ቀስማችኋል?
1: ይሄ አብዛኛው የሚተዳደሩት በትረስት ነው። ቀደም እንዳልኩት ያንድ የሃይማኖት ተቋም ያንድ የኮሚኒቲ ኦርጋናይዜሽን ራሱን ችሎ የቀብር ስፍራ ማስተዳደር አይችልም። ባክግራውንዳቸው ከኋላ ያለው የሃይማኖት ተቋም ሊሆን ይችላል፣ የኮሚኒቲ ኦርጋናይዜሽን ሊሆን ይችላል። ከፊት ለፊት ግን ያለው እንደ ቢዝነስ የትረስቱ የሚቀመጠው ያንን ማኔጅ የሚያደርገው ያንን ለሌት ለት ስራውን የሚሰራው ኦርጋናይዜሽን ከሃይማኖት ተቋሙ ወይንም ከ community organization መራቅ ስላለበት clearly ያንን ማየት አትችልም። ያንን ደግሞ clearly ማየት ባልቻልንበት ምናቃቸው ነገሮች አሉ። ያንን አሁን በአደባባይ መናገር ምናልባት misinformation እና የተሳሳተ መረጃ ለስምስጥ ስለሚሆን እዛ ላይ ብዙ ማስተያየት መስጠት አልችልም። ግን በጣም በርግጠኛነት ምናገረው የኢትዮጵያ community ወይንም የሆነ ቤተክርስቲያን ወይንም የሆነ መስጊድ ራሱን ችሎ በግሉ የቀብር ስፍራ ማቋቋም እና ያንን ራን ማድረግ አይችልም። ማድረግ ምን ይችላል ምንድነው ከኋላ ያለውን የኮሚዩኒቲው የሚሆን የሃይማኖት ተቋም ይሆንና ከፊት ለፊት ያለው ግን ትረስቱን ከተለያዩ ከማህበረሰባችን ካሉት የተለያዩ ኦርጋናይዜሽኖች አዋጥተን ያንን የለት ስራውን ራንድ ያደርግ ማድረግ ነው። ሌሎቹም ያደርጉት ይሄን ነው። ግን አይ ካንት ጊቭ ዩ ፓርቲኩላር እንደዚህ አይነት ኦርጋናይዜሽን ወይንም እንደዚህ አይነት ሃይማኖት እንደዚህ ያድርጓል ብዬ መናገር አልችልም።
0: በተለይ ከጋዛ ጦርነትና ከቦንዳይ ጥቃት በኋላ ሰሞኑን ሁሉ ወቅታዊ ሆኖ ያሉ ሁለት ቃላት ቢኖሩ ሶሻል ኮሂዥን ሚል የዚህ ማህበራዊ ትስስሮችን ማጠናከር የሚሉ ነገሮች አሉ። ከፖለቲከኞች አንደበትም ከሌሎችም የማህበረሰብ እና የሃይማኖት መሪዎችም በኩል የሚስተጋቡ ናቸው። በርግጥ በተዛዋሪ አውስትራሊያ ውስጥ ላሉት ችግሮች ሁሉ ተጠያቂ ተደርጎም እንደዚሁ በሌላ በኩል በእነኛው ሰዎች አንደበት ይነገራል። ፍልስፍተኞች ይሄ ባለበት ሁኔታ በተለይ ሞራል ፍልስፍና ማቋያ በዚች ሀገር ላይ አብሮ ኖሮ በክፉም በደጉም በመጨረሻ በሞት ሲሆን አብሮ ኖሮ በሞት መለያየቱ አግባብ ነው ወይ የሚል መጠየቅ ቢነሳ የእናንተ ምላሽ ምንድን ነው?
1: ጥሩ ጥያቄ ነው ካሽ። በእውነቱ በጣም ተገቢ ጥያቄ ነው። አብረን ኑረን ለመለያየት አይደለም። ምናልባት ጥያቄው ላይ አንድ ነገር ትልቅ ነገር የተናገርከው አብረን ነው የምንኖረው። እኛ ኢትዮጵያውያን ስንኖር ከማህበረሰቡ ከሜንስትሪሙ ጋር አብረን ተቀላቅለን ሰው የሚሰራውን ስራ እየሰራን ልጆቻችን እያስተማረን እንደው ከቆዳችን ውጭ ማንነታችን በማይለይበት ሁኔታ ዌል ኢንተግሬትድ ሆነን ነው የምንኖረው። ዛም ማሳያም ይሆኑት አብዛኛው ኢትዮጵያውያን በስራ ላይ ያላቸው ተሳትፎ ከፍተኛ ነው ከሌሎች አፍሪካውያን እንዲሁም ከሌሎች መጤ ከሆኑ ሰዎች ጋርም ሲነጻጸር ከፍተኛ ስራ ላይ ተሳትፎ ነው ያለን። በወንጀል ላይ ያለን ተሳትፎም በጣም በጣም በጣም በጣም አናሳ ነው ከሌሎቹ ጋር ሲነጻጸር። ዲስአድቫንቴጅድ እንደሆነ ኦርጋናይዜሽን አብዛኛው ሰው የሪፊውጂና በጣም ትራውማታይዝድ ባክግራውንድ እንዳለው ሳይሆን ልጆቻችን በጥሩ ሁኔታ ይዘን ሰክሰስፉል የሆነ ኑሮ እንዲኖሩ እያደረግን ነው። ዌል ኢንተግሬትድ ሆነን ሶሻል ኮሄዥኑንም ተቀብለ ነው ማህበረሰቡ ማንነታችን አክብሮልን እኛም ያለውን ነገር እኛ እንደዚህ ስለሆን እንደዚህ ቀየርልን ብለን ጠይቀን ማናቀ ሰዎች ነን። አሁን ስንሞት ለምን ለብቻ መቅበር አስፈለገ? እኛ ለብቻ ለመቀበር ሀሳብ የለንም። ያለውን የሶሻል ኮሄዥኑን ይሄ ኮንቲኒዩሽን ነው የሚሆነው። እኛ እየጠየቅን ያለ ነው በባህላችን እና በሃይማኖታችን መሰረት ሪስፔክትፉሊ የቀብር ስፍራ ይሰጣል። የቀብር ስፍራ በሚሰጣን ቦታ ላይ ሌሎች ሰዎች እንዳይመጡ እኛ መንከለከል በምንም ምክንያት የለንም። የቀብር ስፍራውን ዴዲኬትድ የሆነ ለኦርቶዶክስ ሃይማኖት ለፕሮቴስታንት እና ለሙስሊሞቹ እንዲሁም ደግሞ ለሌሎቹ ዴዲኬትድ የሆነ ቦታ ይኖረናል። በማህበረሰባችን በዙሪያችን የሚኖሩ የኛን የቀብር ስፍራ እንጠቀማለን ካሉ መንከለከል በምክንያት የለንም። የፐብሊክ ነው እኮ የሚሆነው። እኛ ምናመለከተው እኮ እኛ ብናስተዳድረውም ፐብሊክ ነው የሚሆነው። ማንም ሰው መጥቶ መቀበር የሚችልበት ነው የሚሆነው። እንዲሁም እኛ እያደረግን ያለ ነው እነኛ ሰዎች ከኖሩበት ከነበሩበት ቦታ ሳይርቁ ወገን ወዳጆቻቸው ሳይንገላቱ በአቅራቢያቸው የቀብር ስፍራ እንዲኖር ከኛ አልፎ እኛ ከአውስትራሊያ ቁጥር ጋር ሲነጻጸር እኛ ትንሽ ነን። ከኛ አልፎ ግን ለምንኖርበት ማህበረሰብ፣ ለምንወደው ህዝብ፣ በፍቅር ለምንወደው ሀገር ለአውስትራሊያ ለሚኖሩ ሰዎች ራሱ እንዲሁም አንደኛ የስራ እድል እየፈጠርን ነው። ያንን የቀብር ስፍራው አምሹር ሁላችንም እናውቀዋለን። በጣም ብዙ ሰው አለ እዛ ላይ ገብቶ የሚሰራ። እዛ ላይ ኢትዮጵያውያን ብቻ አይደለም የሚሰሩት፣ ኦቤስሊ ሌሎችም ሰዎች። ለማንኛውም የስራ እድል እንፈጥራለን፣ ቦታውን እናስውዋለን። ታሪክ ነው የሚሆነው፣ የሚቀመጥ ወደፊት የሚተላለፍ ታሪክ ነው እያስቀመጥን ያለ ነው። ከዛ አኳያ እኛ ለራሳችን አይሶሌትድ ሆነን አብረን ኖረን ለየብቻችን ተገንጥለን የቀብር ስፍራ ስጡን እያልን አይደለም። እዚሁ ነዋሪዎች ሰዎች ነን። እዚሁ ነው ታሪካችን የሚያልቀው። ታሪካችን ሲያልቅ ደግሞ የምንታወስበት ቦታ ይሰጠን እያለን ነው እንጂ ሌሎች ሰዎች እንዳይመጡ እኛ የተለየን ሰዎች ነን፣ በእኛ ክራይቴሪያ እንደዚህ ነው፣ ሌላ ሰው እንዳይደርስ። ኢትዮጵያዊ እንደዛ አይደለም። በጣም በእርግጠኛነት ውኝ የምናገረው ነው፣ ሁላችንም የምናውቀው ነገር ነው። ከዛ አኳያ እንዲያው ክሊር ለማድረግ በእኛ ስም ቢሆንም ሌሎቹም ያንን ሰርቪስ መጠቀም የሚፈልጉ ሰዎች ካሉ፣ አንደኛ ቢዝነስ ነው እኮ ይሄ የቀብር ስፍራው እኮ ራ የሚደረገው ነገ ከነገ ወዲያ እንደ ቢዝነስ ነው፣ የቢዝነስ ፕላን ነው። ስለዚህ ደንበኛ ሲመጣልህ ደንበኛ የምታባረርበት ምክንያት የለም። እንዲያውም በአቅራቢያው አገልግሎቱ እንዲያገኙ 15 ኪሎ ሜትር አይደል የሚሉት ሁሉንም ነገር። ስለዚህ ዊዝን 15 ኪሎ ሜትር ሰርቪሱ እንዲያገኙ ከማስቻል አኳያ ነው እኛ የምናየው። በዚህ ምክንያት ሶሻል ኮሄዥኑን ከማጠንከር አኳያ መታየት አለበት ብለን ነው የምናምነው።
0: ይህንን ግንዛቤ መሰረት አድርገው የኢትዮጵያውያን ማህበረሰብ አባላት እና ደጋፊዎች እናንተ ባስቀመጣችሁት ሊንክ ላይ ሄደው አታያቸውን እንዲያጋሩ፣ ፊርማቸውን እንዲያስቀምጡ እንዲያደርጉ የእርሶ መልእክት ምን ይሆናል? በዚህ አጋጣሚ
1: አመሰግናለሁ ካሳሁን። ይሄኛውን ከአወጣ ነው ወደ 2 ሳምንት ያልፈዋል። እንግዲህ ምናልባት ሰው ያን ኢንፎርሜሽን ስላልደረሰው ይሁን ወይንም አስቸጋሪ እንኳን አይመስለኝም። አስቸጋሪ ከሆነ የምናስተካክለው ነገር ካለ ያዩ ሰዎች አስተያየት ሊሰጡን ይችላሉ። ፎርሙ በአማርኛና በእንግሊዝኛ የተዘጋጀ ነው። 6 ጥያቄዎች ናቸው ያሉት ጠቅላላ። ቅድም እንዳልኩት ማክሲመም 4 ደቂቃ ነው የሚፈጀው። እስካሁን ድረስ በሚያሳዝን ሁኔታ ወደ 94 ሰው ብቻ ነው የፈረመው። እኛ በጣም ብዙ ሰው እንዲፈርመው እንፈልጋለን። ብዙ ሰው ፈረመው ማለት መሬቱንም ከማግኘት ከሚኒስቴሩም ፈቃድ ለማግኘት ፕላኒንግ፣ ሁሉንም ነገር ያቀልልናል።
0: ቢያንስ ምን ያህል ሰው ትፈልጋላችሁ? የግድ መመዘኛውን ሊያሟላ የሚገባ ቁጥር ምን ያህል ነው?
1: ሚኒመም ቁጥር የለውም፣ ግን እኛ አዝ ሜኒ አዝ ፖስብል 10 ሰውም ሆነን እኮ ሄደን መጠየቅ እንችላለን። ግን ህዝባችን ብዙ ህዝብ ነው ያለው። በተለያየ አጋጣሚ ከሰው ጋር ሁላችንም ስንነጋገር እንደዚህ አይነት ነገር ቢኖረን የሚል ሀሳብ ሁሌ ይነሳል። አሁን ዚስ ኢዝ ራይት ታይም፣ ቅድም በዘረዘርኳቸው ምክንያቶች አሁን ተገቢው ጊዜ ነው። የቻለውን ያህል ሰው ቢፈርም እኛ ደስታውን አንችለውም። አይ ዶንት ቲንክ ሚኒመም ቁጥር ይህን የሚያክል ሊሆን ብዬ መናገር አልችልም። የቻልነውን ያህል ብዙ ሰው ቢፈርመው፣ እንዳልኩት በጣም ቀላል ነው። በአማርኛና በእንግሊዝኛ የተዘጋጀ ፎርም ነው። በአማርኛም በእንግሊዝኛም ስማቸውንም ማንኛውንም ነገር መጻፍ ይችላሉ። ምን ጠይቃቸው ጥያቄዎች ስማቸውን ጠይቃለን፣ የሚኖሩበትን ሰበር፣ የትኛው አካባቢ ነው ሰው የሚኖረው፣ ፖስት ኮዱን፣ ስልክ ቁጥራቸውን። ምናልባት ለወደፊቱ ገንዘብ ማዋጣት የሚያስፈልግ ከሆነ ኮንትሪቢዩት ያደርጋሉ የሚለው ይሄ አሁን ኮሚትመንት አይደለም። በምንም አይነት መልኩ ግዴታ እየጣልን አይደለም ሰው ላይ፣ ግን ቢያስፈልገን ምን ያህሉ ሰው ኮንትሪቢዩት ለማድረግ ፈቃደኛ ነው የሚለውን ለማወቅ ብቻ ነው። ኢሜል አድራሻ የምንጠይቀው ለወደፊቱ ኮሚኒኬት ለማድረግ ነው። ኢሜል ከሌላቸው ምንም ችግር የለውም፣ መጻፍ ያስፈልጋል። መጨረሻ ላይ የምንጠይቀው ከዚህ ጋር በተያያዘ ሊነግሩ የሚፈልጉት ነገር ካለ፣ ሀሳብ ካላቸው፣ አስተያየት ካላቸው ማንኛውም ነገር እዛ ላይ ማድረግ ይችላሉ። አማርኛ በእንግሊዝኛ ሊነግሩን ይችላሉ። ስለዚህ እኛ የምንፈልገው አሁን 94 ሰው ነው ያለው። ለእኔ 25,000 ሰው እያለ 94 ሰው ብቻ ይዞ ሄዶ ካውንስልም ጋር ሚኒስቴርም ጋር ይህን የሚያክል ዲማንድ አለ ብሎ መጠየቅ ትንሽ ከባድ ነው የሚሆነው። የሰውን ቁጥር እስከዚህ ወር መጨረሻ ድረስ አንድ 13-14 ቀን አለን። እስከዚህ ወር መጨረሻ ድረስ እናየውና ሳትስፋክተሪ ካልሆነ የምንረዳው ምንድን ነው? ሰው ይሄን ነገር አይፈልገውም ማለት ነው። ምናልባት አይፈልገውም ብሎ መናገር ከባድ ሊሆን ይችላል፣ ግን ጊዜው አይደለም ብሎ ስለሚያስብ ነው። እና እኛ ያዘጋጀነው ኢንድ ቱ ኤንድ ዶኪመንት አዘጋጅተናል። ሁሉንም ነገር የፕላኒንጉን ሁሉ እየሰራን ያለ ነው። የቢዝነስ ፕላን ሁሉ አዘጋጅተናል። ያንን ምናልባት እንግዲህ ከዚህ በኋላ ለሚመጡት ሰዎች ልናስተላልፈው እንችላለን፣ ግን ቁጥር ከሌለ ምናልባት አያስፈልግም ብለን ልንተወው እንችላለን።
0: ከዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበረሰብ ፕሬዚደንት ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመቋጫ ክፍለ ዝግጅታችን የሽሮና በርበሬ ከኢትዮጵያ ወደ አውስትራሊያ የማስገባት ፈቃድ ጉዳይንና የማህበሩን ወቅታዊ እንቅስቃሴዎችና የወደፊት ውጥኖች አንስተው ያስረዳሉ።
7: ከማህበረሰብ ለማህበረሰብ።

0: ከማህበረሰብ ለማህበረሰብ
1: በቀዳሚው ክፍለ ዝግጅታችን በቪክቶሪያ ኢትዮጵያውያን ማህበረሰብ አባላት የመቃብር ስፍራን የማስፈቀድ የፊርማ ስብሰባን በተመለከተ ከቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት ዶክተር ተስፋዬ ይግዛው ጋር ባካሄድነው ቃለ ምልልስ የፊርማ ስብስብ ተነሳሽነት ፋይዳዎቹን፣ የቀጥታና ተዘዋዋሪ ውይይቶች፣ ምላሽ የሚሹ የመቃብር ስፍራ ጥያቄዎችና ግብረ ምላሾችን ነቅሰው ምላሾቻቸውን ሰጥተዋል። ወደ ቀጣዩና የመደምደሚያታችን ያመራ ነው። እንዲህ ነው። ቀደም ሲል በመደርደሪያችን ላይ ትንሽ ተጠፋፍተናል፣ ከተጠያየቅንም ጊዜያዊ ትንሽ ቆይቷል የሚል አተያይ አንስተው ነበር። ይህንኑ አስባብ በማድረግ በአሁኑ ወቅት በሚቀጥለው እስከምንገናኝ ድረስ ጊዜ ላለመስጠት እንዳንጠፋፋ ቪክቶሪያ ኢትዮጵያውያን ማህበር ካሁን ድረስ በቅርቡ ምን አይነት እንቅስቃሴዎችን እያካሄደ ይገኛል? በተለይም የዚህ የበርበሬ ሽሮና ቅመማ ቅመም የመሳሰሉት ነገሮች ፈቃድ ጋር በተያያዘ አሁንም ብጅታ ያለባቸው ወገኖች አሉና በዛ ላይ የማጥሪያ መልእክቶስ ምንድን ነው?
2: እሺ፣ አመሰግናለሁ ካሽ። ልክ ነህ። የበርበሬና ሽሮ ጋር በተያያዘ ሁለት ችግሮች ናቸው ያሉት። አንደኛው እኛ ራሳችን የምናጠፋቸው ችግር ነው። ሁለተኛው ደግሞ እዛ የቦርደር ላይ ያሉ ሰዎች ያላቸው የእውቀት ውስንነትና ይዘነው የመጣነው ነገር ለማየት ለመስማት እንኳን ፈቃደኛ ለመሆን ነው። እያንዳንዳቸው እንደው ትንሽ በሰፊው ለማየት አንደኛ የኛ ራሳችን የምናጠፋው የተፈቀደልን ክሌርሊ እንደተናገር ነው ከአሁን በፊት ኮመርሻሊ ፓክ የተደረጉ ፕሮፐርሊ ሌብል የተደረጉ ነገሮች ነው። እኛ እያደረግን ያለ ነው በቤት አዘጋጅተን በሻማ ላስቲኩን አቃጥለን ነው ይዘን የምመጣው። ከማን ኮመርሻል የታሸገና ቤት ውስጥ የታሸገን ቦርደር ላይ ያሉ ሰዎች እኮ ትሬን የተደረጉ ሰዎች ናቸው። እንደዚህ አይነት ነገርን አይደንቲፋይ ማድረግ አይደለም ሆድ ውስጥ የተደበቀን ድራግ ከሰው ሆድ ማውጣት የሚችሉ ሰዎች ናቸው። እና እነሱንም ትንሽ አንደርማይን ባናደርጋቸው ስማርት የሆን መስሎን የሌላውንም ሰው ይዞ የሚመጣውንም እቃ ባናስጥልበት። ኮመርሻል ፓኬጅ የተደረገ ነገር ማለት ለምሳሌ አንድ እቃ ሌብሉ ላይ 1 ኪሎ ሚል ከሆነ አሁን የሰማው ሚዛን ይዘው ይመጣሉ። ሲመጡ አበሻ መሆኑን ሲያውቁ ሄደው ሚዛን ይዘው ይመጣሉ። ኮመርሻል ሌብል የተደረገ ነገር ከሆነ 1 ኪሎ ከሆነ ምናልባት የተወሰነ ግራም ወይ ሊበልጥ ወይ ሊያንስ ይችላል እንጂ 1 ኪሎ የሚለው ላይ 3 ኪሎ ወይንም 1.5 ኪሎ አይሆንም። ስለዚህ እኛ ይዘነው የምንመጣው ነገር እንዲያው በደንብ አስረግጦ ለመናገር ኮመርሻሊ የተገዛ ኮመርሻሊ ሌብል የተደረገ መሆን አለበት። ይዘን የምንመጣውን ነገር ደግሞ ፎቶ ማንሳት አለብን። ኢትዮጵያ እያለ አንድ ጊዜ እዚህ ከደረሰም በኋላ ኤርፖርት ላይ ሁላችንም እንደምናውቀው ፎቶ ማንሳት አይቻልም። ለመከራከርም ለኤቪደንስም ሚኒስትሩ ጋርም ተመልሶ ለመሄድ እንዲያስችለን ማስረጃ ያስፈልገናል። ያን ፎቶግራፍ ተነስቶ ፕሮፐርሊ ክሊር በሆነ መልኩ በሚታይ ሌላ ቦታ የሆነ ሳይሆን ራሳችን መሆናችን የሚያሳይ ምናልባት ትኬቱ ከጎን ያለበት አድርገን ፎቶ ካነሳ ነው እዚህ መጥተው የሆነ ነገር ቢያደርጉት እንኳን ለመከራከርና ነገ ከነገ ወዲያ ተገቢውን እርምጃ እንዲወሰድበት ማድረግ መጠየቅ እንችላለን። ሁለተኛው ችግር ያየነው ደግሞ ሽሮና በርበሬ ኢንግሪዲየንቱ አንድ አይነት ነው። አንደኛው ላይ በርበሬ ይበዛበታል እንጂ ሽሮና በርበሬ አንድ አይነት ናቸው። እነኛ ስማቸው የተለያየ ነው፣ ግን እንዴት አንድ አይነት እቃዎች ስማቸው የተለያየ ተብሎ የተጣሉባቸው ሰዎች አሉ። አንዳንዶቹ ይሄ ፕሮዳክት ኮልስ ላይ ገብተው በርበሬ ወይ ሚጥሚጣ ይሸጣል ብለው ኮልስ ላይ ገብተው ፈልገው ኮልስ አይሸጥም፣ ኮልስ ላይ ማይሸጥ ከሆነ እንጥለዋለን ብለው የጣሉባቸው ሰዎች አሉ። ይሄ በጣም ነውር ነው። እኛ እኮ ኮርስ ላይ ስለማሸጥ አይደል እንደ ፈቃድ ኤግዘምፕሽን የተሰጠን ይዘን እንድንመጣ የተፈቀደልን። እዚህ የሚገኝ ቢሆንማ ኢዚሊ አክሰሰብል ቢሆንማ እዛ ድረስም ተሸክመ መምጣት አያስፈልገንም ነበር እኮ። ስለዚህ እኛ አሁን እንዲያው በደንብ ክሊር ለማድረግ እኛ ተገቢውን ስራ መስራት አለብን። ዊ ኒድ ቱ ሃቭ ክሊን ሃንድ። ይዘነው የምንመጣው ነገር ትክክለኛው ነገር ኮመርሻል የታሸገ መሆን አለበት። ያመጣነው ነገር በደንብ ፎቶግራፍ አንስተን ዶክመንት አድርገን መያዝ አለብን። ከተጣለባቸው ደግሞ መንገር ብቻ አይደለም የሚያስፈልገው፣ የተጣለውን ነገር የተወሰደውን ነገር ላናስመልሰው እንችላለን፣ ግን ለወደፊቱ የሚመጡት ወገኖቻችን ላይ እኛ ላይ እንደገና ደግሞ ተመልሶ እንዳይደርስብን የማስተካከያ እርምጃ እንዲወሰድና ሚኒስትሩ ጋር ሄደን በማስረጃ ለማቅረብ የተጣለባቸው ሰዎች ክሊርሊ ይዘውትን የመጡትን ነገር ሴትመንት ለእኛ ማቅረብ አለባቸው። ከፈለጉ ቀጥታ ለሚኒስትሩ መላክ ይችላሉ እንጂ እኔ ተጥሎብኛል እናስመልሱልኝ ወይንም እንደዚህ ብሎ ተጣለብን because we don't know ለምን ተጣሉ always we need to have a clean hand ይዘንም ስንመጣ as truthful as possible መሆን አለበት ካሁን በፊትም clearly እንደተናገርነው እኛ አውስትራሊያም interest ሚጎዳ ምንኖርበትን ሀገር ጥቅም ያሳጣ ነገር ላይ መሳተፍ የለብንም እነሱ ኮመርሻሊ ሌብል ያደረገ ነገር አይመጣም ተብሎ ከተነገረን that's the end of the story ሌላ ምንም ማድረግ አያስፈልግም ግሪዘን መተን እድላችን ሞክራለን ከዛ በኋላ አይ ተፈቅዶልን ነበር እኮ እንደዚህ ተብሎ ነበር ግን ተጣለብን ሚለው ብዙም አዋጣም በሻማ የታሸገና ኮመርሻሊ የታሸገን እነኚህ ሰዎች ፕሮፌሽናል ስራቸው የሆኑ ሰዎችን እንዲያው አያውቁትም ብሎ መገመት ከባድ ነው at the same time ደግሞ እነኚህ ሰዎች የሚያጠፉትን ሰዎች ደግሞ ተገቢውን ትሬኒንግ እኛ ከመንግስት አካላት ጋር ሆነን ወይንም ራሳቸው በራሳቸው መልኩ ትሬን የሚያደርጉበትን መንገድ እሱን ሚኒስቴሩ ጋር እየተነጋገርን ነው ይሄው ነው ያለው ካስሽ በበርበሬና ሽሮ ጉዳይ
1: ተከላላ የማህበሩ የቅርብ ወቅታዊ እንቅስቃሴዎችስ ምን ይመስላል እስካሁን ምን ተከውኗል መጪ ይሄድኑ የመቃብር ስፍራም ፊርማ ማሰባሰቡን አክሎ በውጥን የተያዙ ሌሎችስ ምን ጉዳዮች አሉ ማህበረሰብ አባላቱ ሊያውቁት የሚገባቸው ነገሮች የሚሏቸው
2: ካሽ ያው ብዙ ስራዎችን እየሰራ ነው አብዛኛው ስራ ከኢሚግሬሽን ጋር የተያዙ ብዙ ወገኖቻችን ኢሚግሬሽን ዲቴንሽን ሴንተር ላይ አሉ በተለያዩ እስር ቤቶች ወገኖቻችን አሉ እንደሚታወቀው ብዙ ሀዘኖች አሉ አልፈዋል ለወደፊቱ እግዚአብሔር ከሀዘን ጠብቀን ሌላኛው የሜንታል ሄልዝ ጋር በተያያዘ ብዙ አድቮኬሲ እንሰራለን አብዛኞቹ ስራዎች ፕራይቬት ኢንፎርሜሽን ስለሆኑ በአገር ህግ መሰረት አብዛኞቹን ነገሮች መናገር ያስቸግረናል ጀነራሊ በደፈናው እንደዚህ እንደዚህ ሰርተናል ብለን ከመናገር ውጭ ብዙ ከቤተሰቦቻቸው ጋር የተጠፋፉ ወገኖች አሉ እዚህም ሆነው ከኢትዮጵያም ወደዚህ ከመጡ በኋላ ለ10 ለ20 አመታት ቤተሰቦቻቸው የደረሱበት ቦታ ማይታወቁ ወገኖች አሉ እነሱን በማፈላለግ ኔትወርክ አንዳንድ ደግሞ በጣም ህገወጥ ተግባራት ላይ የተሳተፉ የኛም የራሳችን ወገኖች ራሳችንን የሚያጨበረብሩ ችግሮች አሉ እነሱ የሚፈቱበትን መንገድ እያሰብን እየተወያየን ያለ ነው በአደባባይ የሚታዩ ነገሮች ብዙ ኢንጌጅመንቶች ይኖሩናል ከሌሎች አፍሪካውያን ከመንግስት አካላት ጋር መጪው ደግሞ 3 ኢቨንቶች አሉን በዚህ አመት አዲስ አመት አለን ባለፈውም እናረጋለን ብለን የነበረውና ለጾሙ ምክንያትና በተለያዩ ምክንያቶች ያዘገየነው person of the year የሚለው እሱ አለን ሌላኛው ደግሞ የ30ኛ አመቱ ቶርናመንት ነው የሚሆነው 30 አመት ረጂም ጊዜ ነው ጎልማሳ ሆኗል ቶርናመንቱ ከዛ አቋያ ተገቢውን ስራ ቡድኖች ሊያግዙን የሚችሉ አካላትን አብረን ከጎናችን የሚቆሙትን ሰዎች ጋር እየተነጋገርን ያለ ነው ብዙ ስራ አለ ሌላኛው ደግሞ አሁን ትልቁ ነገር የአመት ከማለቁ በፊት ምናልባት ሴፕቴምበር አዲሱን አመት ከማክበራችን በፊት ወይንም በዛ አካባቢ ማድረግ ያለብን እኛ 3ኛ አመታችን ኖቬምበር ላይ ነው የሚያልቀው ስለዚህ እኛን የሚተካ አዲስ ኤክስኪዩቲቭ ኮሚቴ ለማስመረጥ ቅድመ ዝግጅት እያደረግን ነው እሱ ከሁሉም በላይ ፕራዮሪቲ የምንሰጠው ጉዳይ ነው የሚሆነው ለምን ከቻለን ሴፕቴምበርን ስናከብር አዲስ የሚመረጡ ሰዎች አዲሱን አመት ስናከብር አዲስ የሚመረጠው የአመራር አካል ከኛ ጋር ሆነው የምናደርገውን ነገር ነገ ከነገ ወዲያ ግራንድ አይገባቸው እኛ ጋር ሆነው እንዲሰሩ እንፈልጋለን ከተቻለ ደግሞ እነሱ 30ኛ አመቱን ቶርናመንት እንዲያዘጋጁ ነው የምንፈልገው በዚህ አጋጣሚ ህዝቡን መጠይቀው በቅንነት በያለምንም አድልኦ በዘር በሃይማኖት በአመለካከት በቁመት ከፍታ ምንም አንደኛው ካንደኛው ሳይለዩ ሁሉንም ኢትዮጵያዊ እንደወገን ሀዘን ሲሆን አብሮ ሀዘን ነው ደስታ ሲሆን ተደስተው ህዝባችንን በሚጠቅም ስራ ላይ ተግባር ላይ እኛ ፎከስ ምናደርገው እዚህ አውስትራሊያ ውስጥ ባለው ችግር ላይ ነው እርግጥ በዚህ ማይስማሙና እኛ ምንሰራቸው ነገሮች ቦይኮት በማድረግ የተጠመዱ ወገኖቻችን እንዳሉና ቃለን እነን ለህዝቡ ለጀጅመንት እንተዋለን ግን ለወደፊቱ እኛ ምንፈልገው እንደጀመርነው እዚህ ሀገር ያለው ችግርን ከመቅረፍ አቋያ ለምሳሌ ያል የበርበሬና ሽሮኮ ለዛሬ 30 አመት እኮ ሲደፋብን የነበረን ሰዎች ነን ብዙ ጀብደኞች ነን ግን ያችን እንኳን ቻሌንጅ ማድረግ ያልቻለን ሰዎች ነን እንደዚህ አይነት ችግሮችን እዚህ ውስጥ ያሉትን የኛ ወገኖቻችን ፉትስክራይብ እንሄድ ያን ሁሉ አበሻ መንገድ ላይ ይወደቀው አድቮኬት የሚያደርግለት ሰው ስለሌለ ነው። የኢትዮጵያ ችግር እንደ ችግር አክኖሎጂ እናደርጋለን፣ ግን እዚህ ያለው ወገኖቻችን ደግሞ ለነሱ መቆም አለብን። አንዳንድ ጊዜ ችግር እኮ መፍታት ከቤት ነው አይደል? እንደ ችግር መፍታት የሚጀመረው ከዛ አኳያ የሚመጡት ሰዎች ከሁሉም ዎክስ ኦፍ ላይፍ በተለያየ ኤክስፒሪየንስ ያላቸው አንዳንድ ጊዜ የሚፈልጉ ሰዎች አሉ። ይህንን ፖዚሽኑን መያዝ ግን መፈለግ ብቻ ሳይሆን መስራት መቻላቸውን ደግሞ እንደ ህዝብ እንደ ማህበረሰብ እያንዳንዳችን መገመት አለብን። አንደርስታንድ ማንም ወደፊት መምጣት አሁን ባለንበት እኛም ከኛ በፊት የነበሩት ሰዎች ትሪት በተደረጉበት ምክንያት አይ ነው ኢት ዊል ቢ አ ቬሪ ቻሌንጂንግ ወደፊት መጥቶ እኔ ሊድ ማድረግ እፈልጋለሁ ሚል ሰው ማግኘት ቻሌንጂንግ ሊሆን ይችላል። ግን አይ ቲንክ ኢትስ ሪዋርዲንግ አንድ ነገር ሲሰራ አንድ ኦርጋናይዜሽን ሲሰራ ኮንቲኒዩቲ ፕላን መኖር አለበት። በአንድ ሰው ላይ ወይንም በተወሰኑ ጌቶች ላይ ብቻ መወሰን የለበትም። የሚመጡ ሰዎች ሊያጠፉ ይችላሉ። በጊዜ እነሱን አግዘናቸው ወደፊት የሚያራምዱ መሆን አለባቸው። እኛ እየደከመን ስንሄድ ቴክ ኦቨር የሚያደርግ ሰው መኖር አለበት። ካልሆነ ግን እኛው ሲጀመር ወልደ ነው እኛ ስንሞት ደግሞ እንዲሞት የምንፈልግ ከሆነ ቲንክስ ዩዝለስ። የሚጎዳው ማን ነው? እነኛ ሰዎች ሲሞቱ፣ ኦርጋናይዜሽኑ ሲሞት በህይወት የሚኖሩ ሰዎች ናቸው የሚጎዱት። ስለዚህ ነዋሪዎቹ ይሄ በመኖሩ እንጠቀማለን ብለው የሚያስቡ ሰዎች ምርጫው ላይ ቢያተኩሩበት እና ጥሩ ነው የሚሉትን ሰው ወደፊት ይዘው ቢመጡ እንመክራለን። ለማጠቃለል የመቃብር ስፍራውን በተመለከተ ብዙ ሰው የተቻለውን ያህል ሰው እንዲፈርም እንፈልጋለን። ኤጌን አሁንም የተወሰኑ ሰዎች ለዚህ ማህበረሰብ የሚያስፈልገው ሽሮና በርበሬ ማምጣት ሳይሆን ኢትዮጵያ ውስጥ ያለውን መንግስት መቀየር ነው ብለው የሚያምኑ ሰዎች አሉ። በእነሱ እይታ ትክክል ሊሆን ይችላል፣ ግን ህዝቡ ደግሞ ያንን ጀጅ ማድረግ አለበት። ቅድም እንዳልኩት ኢትዮጵያ ውስጥ ያለውን ችግር አክኖሎጅ እናደርጋለን። ማገዝ የምንችለውን መስራት የሚገባን ማድረግ አለብን፣ ግን ዳይሬክትሊ የኢትዮጵያን ፖለቲካ እዚህ ሆነን ኢንፍሉዌንስ ማድረግ አይ ቲንክ ፋርፌች በጣም በጣም ከባድ ነው የሚሆነው። ግን ከቻለን ጉልበት ካለን እዚህ ያለውን ኦርጋናይዜሽናል ስትሬንግዛችን አጠንክረን እዚህ የአውስትራሊያ መንግስት የኢትዮጵያ መንግስት ኢንፍሉዌንስ ማድረግ የሚችልበትን ቱ ዛት ኤክስተንት እኮ ማዕቀብ አውስትራሊያ አይ ዶንት ኖ በምን መልኩ ማዕቀብ አውስትራሊያ መጣል እንደምትችል አላውቅም። ያንን ሁሉ እኮ ጉልበት እዚህ ሆነ ማዳበር እንችላለን። ኢትዮጵያ ውስጥ ያለ አምባገነን ኢትዮጵያ ውስጥ ያለን ጉልበተኛ እዚህ ሆነን ማስተካከል እንችላለን። አውስትራሊያ ውስጥ ያሉ ፖለቲከኞቹን ኢንፍሉዌንስ ማድረግ ከቻለን ግን እንደተለመደው ቀጥታ የኢትዮጵያ ፖለቲካ ውስጥ መሳተፍ ስለሆነ ያስቸግራል። እና አንዱም እኛ ከምንወቀስበት የቀብር ስፍራ ማቋቋሙ አያስፈልግም የሚሉ አካላት አሉ። ግን ያስፈልጋል የምትሉ ካላችሁ ፊርማችሁን አስቀምጡ። የመልቲ የር ፕሮጀክት ነው የሚሆነው። እኛ እንጀምረዋለን፣ የሚመጡ ሰዎች ደግሞ ይቀጥላሉ። ከዛ የጀኔሬሽን የሚኖር ነው፣ በቃ የሚጠፋ ማንም አይነካውም። አንድ ጊዜ የቀብር ስፍራ የፐብሊክ ከሆነ ከተቋቋመ ማንም አይነካው ስለሚሆን ኢትዮጵያዊነታችንን ቅርስ ነው ትተን የምናልፈው። ከዚህ አኳያ ሁሉም ሰው እንዲፈርምም እናበረታታለን እንፈልጋለን።
1: ዶክተር ተስፋዬ ግዛው በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን።
2: እግዚአብሔር ይስጥልኝ ካሽ። ሁልጊዜ እንደተለመደው የእናንተ ትብብር አይለየንም። አዲሱ ዓመት ደግሞ ሲመጣ በካምናው በተሻለን አብረን እናከብራለን ብለን ተስፋ እናደርጋለን። እግዚአብሔር ይስጥልኝ ካሽ፣ አመሰግናለን።

አርባዎቻችን እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትራሊያ። ቸር ይክተመን።

0: ሰላም እንደምናምሽታችኋል አድማጮቻችን የሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። ለዛሬ ከዝናቸው መካከል ግብጽና ኤርትራ በቀይ ባህር ጉዳይ የገቡት ስምምነት ምን ይላል? ትናንት የተመሰረተው የትግራይ የሰላምና የለውጥ ምክር ቤት አላማው ምንድነው? የሚደገፈውስ በማን ነው?
1: ህወሓት እንደመነዳድ አይደለም የተንቀሳቀሰው። ህወሓትማ አሁን ህወሓት የሚባል እኮ ከኢትዮጵያ ፖለቲካ እኮ ተሰርዟል። አሁን ያለው ግን በህወሓት ስም የሆነ የተደራጀ አንድ ቡድን አለ ትግራይ ውስጥ።
0: ዓለም አቀፍ የህብረተሰብ ጤና አደጋ የተባለው የኢቦላ ወረርሽኝን የተመለከተ ዘገባ አበይቶቹ ናቸው። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን አገራት ብቻ ነው አሉ። በግብጽ የውጭ ጉዳይ ሚኒስትር ዶክተር ባዲር አብደላቲ የተመራ የሀገሪቱ ልዑክ ከትናንት በስቲያ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ውይይት ያደረገ ሲሆን ሁለቱ አገራት ከቀይ ባህር ጋር የተያዙ ስምምነቶችን ተፈራርመዋል። ዝርዝር አለ።
2: የቀይ ባህር ጉዳይ የሚመለከተው የባህሩን ጠረፍ አገራት ብቻ እንደሆነ ግብጽና ኤርትራ ገለጹ። ሁለቱ አገራት ይህን የገለጹት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት በተፈራረሙበት ወቅት ነው። የኤርትራ የትራንስፖርትና ኮሙኒኬሽን ሚኒስትር አቶ ብርሃነ ተስፋ ስላሴ ከግብጽ የትራንስፖርት ሚኒስትር ሌተናንት ጄኔራል ኢንጂነር ከማል አልዋዚር ጋር ስምምነቱን ፈርመዋል። ለስምምነቱ ቅዳሜ ግንቦት 8 2018 ዓ.ም ወደ አስመራ የተጓዙት የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲና የትራንስፖርት ሚኒስትሩ ሌተናንት ጄኔራል ከማል አልዋዚር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። በውይይቱ ላይ የግብጹ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራት ነው ማለታቸውን መስሪያ ቤታቸው አስታውቋል። ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ተገልጿል። የውጭ ጉዳይ ሚኒስትሩ ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን አላማ ግብጽ እንደምትደግፍና ለቀይ ባህር አጎራባች ሀገራት አንድነትና ሉዓላዊነት እውቅና እንደምትሰጥም አክለዋል። የኤርትራው የማስተዋወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሁለቱ ሀገራት የባህር ላይ የትራንስፖርት ስምምነት የተፈራረሙት በነጻነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴን መርህ መሰረት በማድረግ በዘርፉ ትብብርን ለማጠናከር እንደሆነ ጠቅሰዋል። ፕሬዝዳንት ኢሳያስ በኤርትራና ግብጽ መካከል ሁሉን አቀፍ ትስስር ማጠናከር ለሁለቱም ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑን አስመረውበታል ሲሉም የማስተዋወቂያ ሚኒስትሩ አክለዋል። የግብጽ የትራንስፖርት ሚኒስትር ሌተናንት ጄኔራል ከማል አልዋዚር በበኩላቸው ካይሮ የአስመራን የወደብና የባህር ትራንስፖርት ልማት መደገፍ ትሻለች ማለታቸው ተገልጿል። በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብጽና የኤርትራ ወደቦችን የሚያስተሳስረውን የካርጎ እንቅስቃሴ በተመለከተ የተደረሱትን ስምምነቶች ማሞካሽተዋል። ያለፈው አመት መባቻ ላይ የኤርትራው ፕሬዝዳንት ለይፋዊ የስራ ጉብኝት ወደ ካይሮ ማቅናታቸው ይታወሳል። ከኢትዮጵያ ጋር በታላቁ የዳሴ ግድብ የምትወዛገበው ግብጽ ከሌሎች የኢትዮጵያ ጉራባች ሀገራት ጋር እንደምታደርገው ሁሉ ከአስመራ ጋር ያላትን ግንኙነት እያጠናከረች መጥታለች። የቀይ ባህር ፍላጎቷን በተደጋጋሚ መግለጿን የቀጠለችው ኢትዮጵያ ከኤርትራ ጋር ያላት ግንኙነትም ውጥረት እንዳጠላበት ነው።
0: በትግራይ ባጭር ጊዜ አሁን ያለውን ፍርአት ጥሎ ሁሉን አቀፍ ፍርአት ለመመስረት ያለመ ነው የተባለ ምክር ቤት ትናንት በአዲስ አበባ ተቋቁሟል። ለመሆኑ ይህ ምክር ቤት እነማንን ያዘ ነው? በማንስ ይደገፋል? ላይን ጽጋብ አቶ ብርሃነ ገብረ ኢየሱስን አነጋግራለች። አቶ ብርሃነ ትናንት የተቋቋመው ምክር ቤት የሚዲያ ኮሚቴ አመራሮች መካከል አንዱ ናቸው።
1: ትግራይ ውስጥ ያለው የፖለቲካ እንቅስቃሴ የፖለቲካ መስቀልቅል መሰረታዊ ለውጥ ለማምጣት ከተፈለገ የሁሉም ትግራይ ውስጥ የሚንቀሳቀሱ ፖለቲካዊ ኃይሎች፣ ለውጥ ፈላጊዎች፣ ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች፣ ከሲቪል ሶሳይቲም ከተለያዩ ማህበራትም የሰው ተጣጣ ወደ ምክር ቤት በማሳደግ ትግራይ ውስጥ የሁሉም አቅሞችን በመጠቀም ለውጥ ለማምጣት ታሳቢ ያደረገ ነው። ከዚህ አኳያ እስካሁን ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ድርጅቶች እና ታዋቂ ሰዎች፣ የሚዲያ አካላት የማህበራት አደረጃጀቶችን ያካተተ ትላንትና በይፋ ምክር ቤት ተመስርቷል ማለት ነው።
3: ዋንኛው ማሳካት የምትፈልጉት ነገር ምንድነው? የተቀመጠ ጊዜ ገደብ ሳለ?
1: ጊዜ ገደብን በተመለከተ እንግዲህ እኛ ጊዜው ማጠር አለበት ነው። ካሁን በኋላ የትግራይ ህዝብ በዚህ አሁን ባለበት ሁኔታ ረጅም ጊዜ መሄድ አይችልም፣ መቋቋም አይችልም። ኢኮኖሚካሊ በጣም እየተጎዳ ነው፣ ህዝቡም እየተፈናቀለ ነው። ህዝቡ በዚህ ደረጃ ረጅም ጊዜ መሄድ አለበትም ብለን ስለምናምን ጊዜው በማጠር አለበት። የርብር ማዕከሉ ቀጣዩ ወራትን መሰረት ያደረገ ቢሆን እስከ አንድ ወር ያለው ካልሆነ ደግሞ እንደ ሁኔታው እየታየ የትኩረት አቅጣጫውን በመለየት መረራረብ አለብን ብለን ነው ያሰብነው። የጊዜው ሁኔታ እንደ ስራችን ነው የሚወሰነው። ሶስት አላማዎች መሰረት አድርገን ነው እየሄድን ያለ ነው። አንደኛ ይህ ቡድን ተደጋጋሚ ተፈትኖ የወደቀ የትግራይ ህዝብም ለዚህኛው ምስቅልቅል ያደረሰ ያበቃ ቡድን ስለሆነ፣ ስለዚህ ይሄ ቡድንና አጃግሬዎቹን የጦር አዛዦቹን መሰረት ክልሉን አፍኖ እየበዘበዘ ያለ ኃይል ስለሆነ ይሄ ኃይል በአጭር ጊዜ ከትግራይ ህዝብ ጫንቃ መወገድ አለበት የሚለው ነው አንደኛው ዓላማ። ሁለተኛ እሱን ተከትሎ ክልሉ ውስጥ የሚመጡ የተለያዩ ክራይሲሶች እንዳይፈጠሩ ብዙ የጦር መሳሪያ ተበተናለ፣ የታጠቀ ኃይል አለ፣ ድንበሩ ክፍት አድርገው የውጭ ኃይሎችን እንደፈለጉ እንዲንቀሳቀሱ አድርጓቸዋል። ስለዚህ ጠባብ ቡድን በሚወገድበት ጊዜ ክልሉ ወደ አላስፈላጊ ትርምስ እንዳይገባ ደግሞ የሰላምና ጸጥታ ማረጋጋት ሁለተኛ ዓላማችን አድርገን ነው ያስቀመጥነው። ሶስተኛ ደግሞ ይሄ ከተረጋጋ በኋላ አንዱ የቤተ መልካች የሚሆንበት አንዱ ደግሞ ተሳታፊ የሚሆንበትን የፖለቲካ ምህዳርን በማስወገድ የትግራይን ህዝብ ይገባኛል ይመለከተኛል የሚል ሁሉም ውጭ ሀገር የሚኖር ሀገር ውስጥ የሚኖር ትግራይ ውስጥ የሚኖር ያካተተ አቃፊ ለሁሉም አሳታፊ የሆነ መንግስት የመመስረት ዓላማ አንግበን ነው እየተንቀሳቀስን ያለ ነው።
3: እናንተ ቡድን ብላችሁ የምትጠሩት አካል ማን ነው?
1: የሆነ የጦር መሳሪያና ታጣቂ ኃይሎች አሰባስቦ ትግራይ ውስጥ እየዘረፈና እያመፀ እየገዛ ያለ በዝባዥ ቡድን አለ። ስሙ ለራሱ እስካሁን የሰጠው ነገር የለም። ከዚህ በፊት ህወሓት በሚለው ድርጅት ሁላችንም የህወሓት አመራር ሁነን ስንንቀሳቀስ የነበርንን ከዛ በኋላ ድርጅቱ በስትራቴጂክ ሊደርሺፕ ፌይለር ምክንያት አመራሩ ለሁለት ለሶስት ተከፋፍሎ የተለያዩ ድርጅቶችን መስርተዋል። ይህ ድርጅት ግን ከዛ ድርጅት የወጡ ጥቂት በዝባዦችና ቡድኖች ግን አሁን የሰራዊት ይዘው ክልሉ እየመሩ ስለሆነ ስማቸው ራሳቸው መጥራት ይችላሉ። እኔ ግን የሆነ ቡድን የተደራጀ ትግራይን ወደ ጦርነትና ወደ አላስፈላጊ ትርምስ ለማስገባት በመፈንቅለ መንግስት ትግራይን ተቆጣጠረ የሆነ ኃይል አለ። ለዚህ ኃይል ለማስወገድ ነው እኛ እየሰራን ያለ ነው።
3: ቀደም ብለህ የገለጽካቸውን አላማዎች በምን መልኩ ነው ተግባራዊ የምታደርጉባቸው? መንገዶች ምንድን ናቸው?
1: እነዚህ ቡድኑ ለማስወገድ የምንጠቀምባቸው መንገዶች ሁሉም አቀፍ የትግል ስልት ነው የምንጠቀመው። በዋናነት ክልሉ ወደ አላስፈላጊ ትርምስን ወደ አላስፈላጊ ደም ማፋሰስን ባለማስገባት ወይም ደግሞ እሱን የሚቀንስን አቅጣጫ ተከትለን እነዚህ ነገሮችን ለማሳካት ነው የምንፈልገው።
3: በርቀት ስርዓታዊ ለውጥ ማምጣት ይቻላል ወይ?
1: ህወሓትን ለመናድ አይደለም የተንቀሳቀስን። ህወሓትማ አሁን ህወሓት የሚባል እኮ ከኢትዮጵያ ፖለቲካ እኮ ተሰርዘዋል። አሁን ያለው ግን በህወሓት ስም የሆነ የተደራጀ አንድ ቡድን አለ ትግራይ ውስጥ። አሁን ህወሓት ብዬ ልበልጠራው የምችለው እኮ ህጋዊ መሰረትም የለውም፣ ፖለቲካዊ መሰረትም የለውም፣ ቁብልነትም የለውም። አሁን ነገ ጠዋት ምርጫ ቢመጣ ህወሓት ነኝ ብሎ መጥቶ የሚወዳደር የሆነ ቡድን የለም።
3: ምርጫ ቦርድ ያለው እሰጥ አገባ እንዳለ ሆኖ ግን ኦን ደ ግራውንድ ያለው ድርጅት ግን ቲፒኤልኤፍ ኦር አዝ ህወሓት አለ። አሁንም ተቆጣጥሮ ያሉት የመንግስትነት ስልጣን እንደያዙ ያወጁትንም እነሱ ናቸውና አሉ እና በርቀት ይህንን ማሳካት ይቻላል ወይ?
1: ትግራይ ውስጥ በኃይል የተቆጣጠረ ቡድን አለ። ይህ ቡድን ፕሪቶሪያ ስምምነት መሰረት ከፌደራል መንግስት ለጊዜ ተራዝሞለት የሄደው የፕሬዚዳንት ጀነራል ታደሰ ወረደም እሱን በመፈንቅለ መንግስት አስወግዶ የተቆጣጠረ ስልጣን አለ። ይሄ ደግሞ ህጋዊ ያልሆነ ቡድን ነው፣ የጦረኛ ቡድን ነው ምለው እኔም ድርጅት የሚያምነው ይሄኛው ነው። ሁለተኛ በርቀት እንዴት ተሳካታላችሁ የሚለው እንደሚታወቀው ትግራይ ውስጥ ለሁሉም የፖለቲካ ኃይሎች ምቹ የፖለቲካ እንቅስቃሴ ለማድረግ አመቺ ባለመሆኑ አመራሩ ከትግራይ ወጥቶ በተለያዩ የትግራይ ዙሪያ ያሉ ከተሞች ሊሆን ይችላል፣ ክልሎች ሊሆን ይችላል፣ አዲስ አበባ ሊሆን ይችላል አለ። አብዛኛው ደጋፊና የለውጡ ዋና አካል የሆነ ግን ትግራይ ውስጥ ነው ያለው። ህዝቡ ነው የለውጥ አካል፣ ወጣቱ ነው የለውጥ አካል፣ ኢቭን ሰራዊቱ ነው እዛ እነሱ ጋር ያለው ሰራዊቱ በብዛት የለውጥ አካል ነው። በዋናነት የሚያሳካው እዛው ተጨቁኖ ያለው ህዝቡ በመሆኑ በርቀት ለውጥ አይመጣም የሚለው ነገር እኔ ትክክል አይመስለኝም።
3: መልካም አንዴ መጨረሻ ጥያቄ ላንሳና ካሁን በፊት የለውጥ ፈላጊዎች እንቅስቃሴ አሁን ደግሞ የሰላምና ለውጥ ምክር ቤት በጠቅላይ ሚኒስትር አብይ አህመድ በሚመራው መንግስትና እንዲሁም የደህንነት መስሪያ ቤት እንደተዋቀራችሁ እነሱ ስፖንሰር እንደሚያደርጓችሁ ነው የሚገለጸው። ክስ ይቀርብባቸዋል። በዚህ ላይ ምን ምላሽ ማለት
1: ፌደራል ነው ስፖንሰር የሚያደርጋችሁ በፌደራል በደህንነት የተቋቋማችሁ እንደዚህ ነው የሚባል አልዋልታ ነው። አሁን እኛ ትግራይ ውስጥ በፈለግነው አመለካከት ያዝነው የፖለቲካ አላማ ፕሮግራማችን ለህዝብ አስርጸን አሳምነን መንግስታዊ ህዝባዊ ስልጣንን ለአሸንፈን ለመቋጠር ሙች ሁኔታ ስለሌለ አዲስ አበባ መጥተናል። አዲስ አበባ በመጣንበት ጊዜ ደግሞ ከፌደራል መንግስት ጋር የሚያገናኘን አንድና አንድ ዋንኛው ትግራይ ውስጥ የፕሪቶሪያ ስምምነቱ እንዴት መተግበር አለበት፣ የትግራይ ህዝብ ካሁን ከገባበት ችግር እንዴት መውጣት አለበት፣ ፌደራል መንግስቱ ትግራይ ውስጥ ላይ ምን ምን አስተዋጽኦና ድጋፍን ማድረግ ያለበት የሚለው ከፌደራል መንግስት ጋር እንደ ድርጅትም እንደ ለውጥ ፈላጊዎችም ንግግር ሲደረግ ነበር። ከዚህ ውጪ ግን በተለየ ሁኔታ ፌደራል መንግስት እኛን እንደፈለገው እንደሚዘውር ወይም በእነሱ የሚባለው ነገር የዛ ቅድም ያልኩትን የተባብዱን የፕሮፓጋንዳ የረቀቀ መርዝ ካልሆነ በስተቀር እኛ የሀፍት ምንጫችንን ከደጋፊዎቻችንና ውጭና ውስጥ ያሉ የለውጥ ፈላጊ ኃይሎችን ነው። ስለዚህ ብናደርግም ብንተባበር ከፌደራል መንግስት ምንም ችግር የለውም። ግን እስካሁን ያለን ግንኙነት ግን ፌደራል መንግስቱና እኛ ፕሪቶሪያ ስምምነቱ እንዴት ትግራይ ውስጥ ወደ መሬት መውረድ አለበት የሚለውን ተደጋጋሚ ውይይቶችን ከፌደራል መንግስት ጋር ይደረጋል። ከዚህ ያለፈ ዝም ብሎ ልክ ፌደራል መንግስት ትግራይ በተለየ ሁኔታ እንደዚህ እያደረገ ነው የሚለው መልእክት ለማስተላለፍ ቡድኑ የሚጠቀምበት የአፍራሽ እንቅስቃሴ ካልሆነ በስተቀር እኛ ለውጥ ፈላጊዎች ሆነንም እንደዛ እየሰራን ነበር። አሁን እንደ ድርጅትም እንደዛ ነው እየሰራን ያለ ነው። ትናንት የተመሰረተው የሰላምና የለውጥ ምክር ቤትም ይህን መሰረት አድርጎ ነው እየሰራ ያለው።
0: አድማጮቻችን እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ኬኔዲ አባተ ያሰማናል።
2: በኬንያ በአሽከርካሪዎች ስራ ማቆም አድማ ምክንያት መደበኛ እንቅስቃሴዎች ተስተጓጎሉ። አሽከርካሪዎች ስራ በማቆም ተቃውሟቸውን የገለጹት ከዚህ በፊት ታይቶ በማይታወቅ ሁኔታ የነዳጅ ዋጋ ላይ ከ20 በመቶ በላይ ጭማሪ በመደረጉ ነው። ተቃውሞውን ተከትሎ ከ200 በላይ ሰዎች በቁጥጥር ስር ውለዋል። AI የሚሰጣቸው ፈጣን ምላሾች የሰው ልጅን የማሰብ አቅም ሊያዳክሙ እንደሚችሉ ባለሙያዎች አስጠነቀቁ። በUK የሚገኘው ሳይንሳዊ ምርምር ተቋም Royal Observatory Greenwich AI ላይ የሚኖር ሙሉ በሙሉ የሆነ ጥገኝነትን ማስወገድ ይገባል ብሏል። ኢራን በፓኪስታን በኩል ለአሜሪካ አዲስ የሰላም እቅድ ማቅረቧ ተነገረ። ነገር ግን ዩራኒየም የማበልጸግ መብቷ ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የውጭ ጉዳይ ሚኒስቴሯ ገልጿል። የእስራኤል ጦር ከኢራን ጋር ለሚኖር ሌላ ዙር ጦርነት እየተዘጋጀ መሆኑ ተዘገበ። አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻው ውስጥ በመሳተፍ የኢራንን የኃይል ማመንጫ መሰረተ ልማቶች ኢላማ እንደምታደርግ የሀገሪቱን የደህንነት ባለስልጣን ጠቅሶ ካንዘግቧል። ኩዌትና ኳታር በሳውዲ አረቢያ ላይ የተፈጸመውን የድሮን ጥቃት አወገዙ። ኳታርና ኩዌት መግለጫውን ያወጡት ሳውዲ አረቢያ የአየር መከላከያ ስርዓቶቿ 3 የጥቃት ድሮኖችን መተው መጣላቸውን ካሳወቀች በኋላ ነው። አሜሪካ ላይ ለወታደራዊ እርምጃ ሐሰተኛ ምክንያቶችን ያደረጀች ነው ስትል ኩባ ከሰሰች። የአሜሪካው ፕሬዝዳንት የኩባ ኮሚኒስት አመራሮችን የቬኔዙዌላ ፕሬዝዳንት ማዱሮን ለመያዝ የወሰዱትን አይነት ወታደራዊ እርምጃ እንደሚጠብቃቸው ማስጠንቀቃቸው አይዘነጋም። አድማጮቻችን ለሰዓቱ ያዝናቸው አጫጭር ዜናዎች እነዚህ ናቸው።
0: የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲል አወጀ። የአፍሪካ በሽታ ቁጥጥርና መከላከል ተቋም ሲዲሲ እንደገለጸው እስካሁን ከ100 በላይ ሰዎች በበሽታው ህይወታቸው አልፏል። ከሞቱት በተጨማሪም በአገሪቷ ከ390 በላይ ሰዎች በበሽታው የተጠረጠሩ ሲሆን በኡጋንዳ 2 ሰዎች በበሽታው መያዛቸው ተረጋግጧል። በበሽታው የሚያዙና የሚሞቱ ሰዎች ቁጥር የጨመረ መምጣቱም ስጋትን ፈጥሯል። ሲዲሲ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከኡጋንዳ፣ ከደቡብ ሱዳንና ከዓለም አቀፍ አጋሮቹ ጋር በሽታውን መቋቋም ስለሚቻልበት መንገድ እንዲሁም ድንበር ላይ መደረክ ስላለበት ቁጥጥር መምከሩንም ገልጿል። ኢቦላ ለሞት የሚዳርግ አደገኛ የሆነ ተላላፊ በሽታ ነው። በሽታው ከሚተላለፍባቸው መንገዶች አንዱ በቫይረሱ ከተያዙ ሰዎች የሚወጣ የሰውነት ፈሳሽ ጋር የሚኖር ንክኪ ነው። ይህም ደም፣ ምራቅ፣ የወንድ የዘር ፈሳሽ፣ ከሴት ብልት የሚወጣ ፈሳሽ፣ ሽንት፣ ሰገራና ላብን ይጨምራል። የሌሊት ወፍ፣ ዝንጀሮ፣ ጦጣ፣ ጃርትና ድኩላ በሽታውን ያስተላልፋሉ። ለምግብነት የሚታደኑ የዱር እንስሳት ስጋ ላይም ቫይረሱ ሊኖር ይችላል። በኢቦላ ሳቢያ የሞቱ ሰዎችን አስክሬን መንካትም ለበሽታው ያጋልጣል። በዚህ በሽታ የተያዘ ሰው መጀመሪያ ላይ እንደ ትኩሳት፣ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመምና ጉሮሮ መከርከር አይነት ምልክቶች ይታዩበታል። ቫይረሱ በሰውነት ውስጥ ሲሰራጭ ደግሞ ማስመለስና ማስቀመጥ ይከሰታል። አንዳንድ ሰዎች ደግሞ ሰውነታቸው ውስጥና ከሰውነታቸው ውጪ ደም ይፈሳቸዋል። በቫይረሱ የተያዙ ሰዎች ምልክት የሚያሳዩት ከሁለት ቀናት እስከ 3 ሳምንት ባለው ጊዜ ውስጥ ነው። ኢቦላ እንደ ወባና ታይፎይድ ካሉ ህመሞች ጋር ተመሳሳይ ምልክቶችም አሉት። ነገር ግን ሰዎች በኢቦላ መያዛቸው የሚረጋገጠው በቤተ ሙከራ በሚደረግ ምርመራ ብቻ ነው። ክትባትና መድኃኒት ያላቸው የኢቦላ ቫይረስ ዝርያዎች ያሉ ሲሆን አሁን ከሰተው ፑንዲቡጊዮ ቫይረስ ግን ምንም አይነት የተረጋገጠ መድኃኒትም ሆነ ክትባት የለውም። በዲሞክራቲክ ሪፐብሊክ ኮንጎ በከፍተኛ መጠን የኢቦላ ወረርሽኝ የተነሳው ከአውሮፓውያኑ 2018 እስከ 2020 ባሉት አመታት ሲሆን 2300 ገደማ ሰዎች ሞተዋል። በ2022 በኡጋንዳ በተከሰተው የሱዳን ኢቦላ ዝርያ ወረርሽኝ ምክንያት ደግሞ 164 ሰዎች ለህልፈት ተዳርገዋል። በ2014 በጊኒ፣ በላይቤሪያና በሴራሊዮን የተነሳው የኢቦላ ወረርሽኝ ከምንጊዜውም በላይ የከፋ ሲሆን ከ11000 በላይ ሰዎች ሞተዋል። በመጨረሻም ስፖርት ወገን ያለማየው ዛሬ ምሽት በከፍተኛ ጉጉት ስለሚጠበቀው የአርሰናል ጨዋታ ይነግረናል።
4: የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት ጨዋታዎች ከአርብ ጀምረው ሲከናወኑ ቆይተዋል። አርብ ዕለት በተከናወነ ጨዋታ አስቶን ቪላ በሜዳው ሊቨርፑልን አስተናግዶ 4-2 አሸንፏል። ቅዳሜ ዕለት ምንም የእንግሊዝ ፕሪሚየር ሊግ ጨዋታ ባይከናወንም የኤፍኤ ካፕ የፍጻሜ ጨዋታ በቼልሲና በማንቸስተር ሲቲ መካከል ተከናውኗል። ማንቸስተር ሲቲ ይህንን ጨዋታ በአንቶኒዮ ሴሜኒዮ ጎል 1-0 በማሸነፍ የዘንድሮ የኤፍኤ ካፕ አሸናፊ መሆኑን አረጋግጧል። 6 ጨዋታዎች ደግሞ እሁድ ዕለት ተከናውነዋል። ዛሬው ለት ደግሞ አንድ ጨዋታ ይጠበቃል። አርሰናል በሜዳው በርንሊን ያስተናግዳል። አርሰናል የፕሪሚየር ሊጉ መሪ ሲሆን በርንሊ ደግሞ 19ኛ ደረጃ ላይ ተቀምጦ መውረዱን አረጋግጧል። ይህ ጨዋታ በተለይም ለለንደኑ ክለብ እጅግ ወሳኝ ጨዋታ ሆኗል። አርሰናል ይህንን ጨዋታ ማሸነፍ ብቻ ሳይሆን በብዙ ጎሎች ማሸነፍ ከቻለ ወደ ፕሪሚየር ሊጉ ዋንጫ የሚያደርገውን ግስጋሴ ይበልጥ የሚያጠናክርለት ይሆናል። በርንሊ በርካታ ጎሎችን የሚያስተናግድ ክለብ ሲሆን ከአርሰናል ጋር ባደረጋቸው ያለፉት 3 ጨዋታዎች ብቻ 10 ጎሎችን አስተናግዷል። በእነዚህ ጨዋታዎች በርንሊ ማስቆጠር የቻለው 1 ጎል ብቻ ነው። አርሰናል የዛሬውን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 82 ከፍ ያደርጋል። የጎል ልዩነቱን ከተመለከትነው አርሰናል 42 ጎሎች ሲኖሩት በሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ 43 ጎሎች አሉት። በኤፍኤ ካፕ የፍጻሜ ጨዋታ ምክንያት የሊጉ ውድድር ያመለጣቸው ማንቸስተር ሲቲና ቼልሲ በነገው ዕለት ተስተካካይ ጨዋታቸውን ያከናውናሉ። በዚህም መሰረት ማንቸስተር ሲቲ ከሜዳ ውጭ በርንማውዝን የሚገጥም ሲሆን ቼልሲ ደግሞ በሜዳው በወራጅ ቀጠና ውስጥ ከሚገኘው ቶተንሃም ሆትስፐር ጋር ይጫወታል። አርሰናልና ማንቸስተር ሲቲ ጨዋታቸውን ማሸነፍ ከቻሉ የሊጉ ዋንጫ ማረፊያ የሚታወቀው እሁድ በሚከናወነው የመጨረሻው የፕሪሚየር ሊጉ ጨዋታ ይሆናል። 38ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታዎች እሁድ 10 ሰዓት የሚከናወኑ ሲሆን አርሰናል ከሜዳ ውጭ ከክሪስታል ፓላስ ጋር የሚጫወት ሲሆን ማንቸስተር ሲቲ ደግሞ በሜዳው አስቶን ቪላን ያስተናግዳል።
0: አድማጮች ከመሰናበቴ በፊት አንድ መረጃ ልንገራችሁ። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር በአዲስ አበባ ተገናኝተው ተወያይተዋል። ሁለቱ ሚኒስትሮች በሁለትዮሽ ጉዳዮች ላይ በቀጠናው ባላቸው የጋራ ፍላጎት ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ላይ አስታውቋል። በተጨማሪም ባለስልጣናቱ ከፖለቲካና ከጸጥታ ጉዳዮች ባሻገር በሁለቱ ሀገራት መካከል ባለው ግንኙነት ህጋዊ የሰራተኛ ስምሪት ላይ መወያየታቸው ተገልጿል። አድማጮች ተከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማሪ ከዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች እስከምንገናኝ በያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።
5: ተነታኔ ሰገንታሌ ቢቢሲ አፋን ኦሮሞ ቱዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማት

ናብ ንቡር ኩነታት ጥዕንኡን ቁመናኡን ከይተመልሰ ዝፀንሐ ሚኒስትር ፀዓትን ማኣድን ዝነበረ ጀነራል ስብሓት ኤፍሬም ድሕሪ 8 ዓመት ንፈለማ ግዜ ኣብ ቴሌቭዥን ቀሪቡ። ጀነራል ስብሓት ኣብቲ ብሰንበት 17 ግንቦት ዝተፈነወ መበል 74 ክፋል ሰነዳዊ ፊልም ፈንቅል እዩ መብሪህ ክህብ ተራእዩ። ኣብቲ ነዊሕ ዝኸደ ክፋላት እቲ ሰነድ ብዛዕባ እቲ ከም ኣካል ስርሒት ፈንቅል ዝውሰድ ኣብ 1991 ዝተኻየደ ወፍሪ ደንካልያ ዝምልከት ድማ ኣዘንቲ እዩ። ኣብ መእተዊ ናይቲ ፊልም ንኣገዳስነት ናይቲ ወፍሪ ኣመልኪቱ ካብ ናይ ቅድሚ ሕጂ ዝተወስደ ዝሃቦ ትንተና ስትራቴጂያዊ ኣገዳስነት ወፍሪ ደንከልያ ክገልጽ ይረአ እዩ። ንህሉ ኩነታት ጥዕንኡ ይኹን ሓፈሻዊ ቁመናኡ ዝፍለጥ ወግዓዊ ሓበሬታ እኳ እንተዘየለ ንቕድምን ድሕርን ማህረምቱ ዝነበረ ምስሊ ብምንፅጻር ግን ህሉ ኩነታቱ ክረአ ይከኣል። ኣብቲ ናይ መበል 74 ክፋል ቪድዮ ዝቐረበ መግለፂኡ ነቲ ቅድሚ 36 ዓመት ዝተገብረ ስርሒት ብዝርዝራት ክዝክሮን ክገልጾን ይረአ። የማነይቲ ኢዱ ግን ክትንቀሳቀስ ኣይተረኣየትን። እቲ ሚኒስትር ፀዓትን ማኣድን ዝነበረ ጀነራል ኣብ ታሕሳስ 2018 መንነቱ ብዘይተገልፀ ሰብ ኣብ መንበር ቤቱ ከቢድ መጥቃዕቲ ከም ዝወረዶ ብዝተፈላለየ ምንጭታት ተሰሚዑ ምንባሩ ይዝከር። መንግስቲ ኤርትራ ግን ወግዓዊ መግለፂ ይሃበን። ቢቢሲ ኣብቲ እዋን ካብ መንግስቲ ኤርትራ ሓበሬታ ንምርካብ ዝገበሩ ፃዕሪ ኣይሰመረን። ጀነራል ስብሓት ብዛዕባ ውልቃዊ ኩነታቱ ዝተዛረቦ የለን። ስብሓት ኤፍሬም ኣብ 1972 ናብ ህዝባዊ ግንባር ዝተሰለፈ ሓደ ካብ ላዕለዎት መራሕቲ ህዝባዊ ግንባር ሓርነት ኤርትራ ኮይኑ ኣባል ፖለቲካዊ ቤት ፅሕፈት ዝነበረ እዩ። ኣብ መጀመርታ ዓመታት ናፅነት ኤርትራ ከም ኣመሓዳሪ ከተማ ኣስመራን ሚኒስትር ጥዕናን ኮይኑ እውን ሰሪሑ ነይሩ። በዓል 4 ኮኸብ ጀነራል ስብሓት ካብ 1995 ክሳብ 2014 ሚኒስትር ምክልኻል ኮይኑ እውን ሰሪሑ። ድሕሪዚ ክሳብ እዋን ማህረምቲ ድማ ሚኒስትር ፀዓትን ማኣድንን ኮይኑ ኣገልጊሉ። ዝኸበርኩም ሰማዕትና ንሎሚ ዘዳለውናልኩም ትሕዝቶ ነዚ ይመስል ነይሩ። ሰሰናዩ ኣብ ቤትኩም ይዕሰን።